የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የነሐሴ 24 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የነሐሴ 24 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደውና ዘወትር እሁድ ለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ የእግዚአብሔር ፍቅር የተገለጠበትን የቅዱስ ወንጌል ሕይወት መኖር ያስፈልጋል በሚል አርዕስት ለዕለቱ ያዘጋጀንላችሁን አንድ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። የዛሬው ዕለት ተረኛ አስተናጋጃችሁ እኔው መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ በድጋሜ እንጋብዛለን።

በአብ በወልድና በመንፈስ ቅዱስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደ ጻፈው ምዕራፍ 6 ከቁጥር 41 እስከ 71 ላይ እንደ ተጠቀሰው፣ አይሁድም ከሰማይ የወረደ እንጀራ እኔ ነኝ በማለቱ ያግረመርሙበት ጀመር። ደግሞም ይህ አባቱንና እናቱን የምናውቃቸው የዮሴፍ ልጅ ኢየሱስ አይደለምን? ታዲያ አሁን እንዴት ከሰማይ ወረድኩ ይላል አሉ። ኢየሱስም መልሶ እንዲህ አላቸው፣ እርስ በርሳችሁ አታግረመርሙ። የላከኝ አብ ካልሳበው በቀር ማንም ወደ እኔ መምጣት አይችልም፤ እኔም በመጨረሻው ቀን አስነሣዋለሁ። ነቢያትም ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ ተጽፏል። አብን የሚሰማና ከእርሱም የሚማር ሁሉ ወደ እኔ ይመጣል። ከእግዚአብሔር ዘንድ ከሆነው በቀር አብን ያየ ማንም የለም፤ አብን ያየው እርሱ ብቻ ነው። እውነት እላችኋለሁ፣ የሚያምን ሁሉ የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መናን በሉ፤ ይሁን እንጂ ሞቱ። ነገር ግን ሰው እንዳይሞት ይበላው ዘንድ ከሰማይ የወረደ እንጀራ ይህ ነው። ከሰማይ የወረደው ሕያው እንጀራ እኔ ነኝ። ማንም ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ይህም እንጀራ ለዓለም ሕይወት እንዲሆን የምሰጠው ሥጋዬ ነው። አይሁድም እንበላው ዘንድ ይህ ሰው ሥጋውን እንዴት ሊሰጠን ይችላል እያሉ እርስ በርሳቸው አጥብቀው ይከራከሩ ጀመር። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ፣ የሰውን ልጅ ሥጋውን ካልበላችሁና ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፤ እኔም በመጨረሻው ቀን አስነሣዋለሁ። ሥጋዬ እውነተኛ ምግብ፣ ደሜም እውነተኛ መጠጥ ነውና ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፤ እኔም በእርሱ እኖራለሁ። ሕያው አብ እንደ ላከኝ እኔም ከእርሱ የተነሣ በሕይወት እንደምኖር የሚበላኝ እንዲሁ ከእኔ የተነሣ በሕይወት ይኖራል። ከሰማይ የወረደ እንጀራ ይህ ነው፤ አባቶቻችሁ መናን በሉ ሞቱም። ይህንን እንጀራ የሚበላ ግን ለዘላለም ይኖራል። ይህን የተናገረው በቀፍረናሆም በምኵራብ ያስተማረ ሳለ ነበር። ከደቀ መዛሙርቱ ብዙዎቹ ይህንን ሲሰሙ፣ ይህ የሚያስጨንቅ ቃል ነው፤ ማንስ ሊቀበለው ይችላል አሉ። ደቀ መዛሙርቱም በዚህ ነገር ማጉረምረማቸውን ኢየሱስ በገዛ ራሱ ተረድቶ እንዲህ አላቸው፣ ይህ እንቅፋት ይሆንባችኋልን? ታዲያ የሰው ልጅ ቀድሞ ወደ ነበረበት ሲመጣ ብታዩ ምን ልትሉ ነው? መንፈስ ሕይወትን ይሰጣል፤ ሥጋ ግን ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስም ሕይወትም ነው። ይሁን እንጂ ከእናንተ የማያምኑ አንዳንዶች አሉ። ይህም ኢየሱስ እነማን እንዳላመኑና ማን አሳልፈው እንደሚሰጠው ቀድሞውኑ ያውቅ ስለ ነበር ነው። ቀጥሎም ከአብ ካልተሰጠው በቀር ማንም ወደ እኔ ሊመጣ አይችልም ያልኋችሁ ለዚህ ነው አላቸው። ከዚህም በኋላ ከደቀ መዛሙርቱ ብዙዎቹ ወደ ኋላ ተመለሱ፤ ከዚያም ወዲያ አልተከተሉትም። ኢየሱስም 12ቱን እናንተም ደግሞ መሄድ ትፈልጋላችሁ አላቸው። ስምዖን ጴጥሮስ እንዲህ ሲል መለሰለት፣ ጌታ ሆይ፣ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ፤ አንተ አንድያ የእግዚአብሔር ቅዱስ እንደ ሆንክ አምነናል አውቀናልም አለው። ኢየሱስም መልሶ 12ታችሁንም የመረጥኳችሁ እኔ አይደለሁምን? ነገር ግን ከእናንተ አንዱ ዲያብሎስ ነው አላቸው። የአስቆርቱ የስምዖን ልጅ ይሁዳ ከ12ቱ አንዱ ቢሆንም ኋላ አሳልፈው ስለሚሰጠው ስለ እርሱ መናገሩ ነበር። ጌታ ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን። ነዋሪ ሦስትነታቸውን

የተወደዳችሁ ወንድሞቼና እህቶቼ ዛሬ የምንገኝበት ለተሰንበት ዘክረምት ዘጠነኛ በመባል ይጠራል። በዚህ ለተሰንበት ከዮሐንስ ወንጌል ምዕራፍ 6 ከቁጥር 41 እስከ 71 ላይ ተወስዶ እንደተነበበው ይህ የወንጌል ክፍል የሚያሳየን ኢየሱስ በአምስት ትንንሽ የገብስ እንጀራና ሁለት ትንንሽ አሳ 5000 ሰው ከመገበ በኋላ የዚያን ምልክት ትርጉም ለሰዎች ያብራራል። የዮሐንስ ወንጌል ምዕራፍ 6 ከቁጥር 41 እስከ 51 ላይ እንደተገለጸው በዚህ ወንጌል ውስጥ በምዕራፍ 4 ላይ ቀደም ብሎ ከሳምራዊቷ ሴት ጋር በነበረው ቆይታ እንዳደረገው ከጥማትና ከውሃ ምልክት ጀምሮ አሁን ደግሞ ኢየሱስ ከረሃብና ከእንጀራ ምልክት ጀምሮ ራሱን መግለጥና በርሱ እንድናመን ግብዣ ያቀርብልናል። አሁንም ታምራት ለማየት ጉጉት ያደረባቸው ሰዎች እርሱን ይፈልጉታል። ሕዝቡ ያዳምጣዋል። ሊያነክሱት ይፈልጋሉ። ይሁን እንጂ ኢየሱስ ከአምላክ የተሰጠ እውነተኛ እንጀራ እሱ መሆኑን ሲገልጽ ብዙዎቹ ስለምን እንደሚያወራ ስላልገባቸው በመደንገጣቸው ደግሞም ይህ አባቱና እናቱን የምናውቃቸው የዮሴፍ ልጅ ኢየሱስ አይደለምን? ታዲያ አሁን እንዴት ከሰማይ ወረድኩ ይላል በማለት እርስ በርሳቸው ማግረምረም ጀመሩ ይለናል የዮሐንስ ወንጌል ምዕራፍ 6 ቁጥር 42 ላይ እንደተገለጸው። እናም ማግረምረም ይጀምራሉ። ከዚያም ኢየሱስ የላከኛብ ካልሳቦ በቀረ ማንም ወደ እኔ ሊመጣ አይችልም በማለት ተናግሯል። የሚያምን የዘላለም ሕይወት አለው የዮሐንስ ወንጌል ምዕራፍ 6 ከቁጥር 44 እንዲሁም አልፈው ቁጥር 47 ላይ እንደተገለጸው በማለት አክሎ ይናገራል። ይህ የጌታ ቃል ያስደንቀናል፣ እንድናስብም ያደርገናል፣ የእምነትን ተለዋዋጭነት ያስተዋውቃል። እሱም ግንኙነቱ በሰው አካል ሁላችንምና በኢየሱስ አካል መካከል ያለው ግንኙነት አብ ወሳኝ ሚና የሚጫወትበትና መንፈስ ቅዱስም እንዲሁ ያደርጋል። እሱም እዚህ ላይ የተገለጸው ነው። በርሱ ለማመን ኢየሱስን መገናኘት በቂ አይደለም። መጽሐፍ ቅዱስን ወንጌልን ማንበብም በቂ አይደለም። ነገር ግን ይህ አስፈላጊ ነገር ቢሆንም ግን በቂ አይደለም። እንደ እንጀራ ማባዛት ያለ ተአምር ማየት እንኳን በራሱ በቂ አይደለም። ብዙ ሰዎች ከኢየሱስ ጋር የቅርብ ግንኙነት ስለነበራቸው አላመኑትም፣ እንዲያውም ንቀውታልና አውግዘውታል። እናም አንዳንዴ ራሴን ጠይቃለሁ፣ ይህ ለምን እንዲህ ሆነ ብዬ ራሴን ጠይቃለሁ። በአብ አልተሳቡም ወይም አልተማረኩም። በዚህ ምክንያት ብቻ የተነሳ አይደለም። ነገር ግን ይህ የሆነው ልባቸው ለእግዚአብሔር መንፈስ ተግባስ ስለተዘጋ ነው። ልብ ሁል ጊዜ ከተዘጋ እምነት ወደ ውስጥ አይገባም። ይልቁኑ እግዚአብሔር አብ ወደ ኢየሱስ ይስበናል። ልባችንን የምንከፍት ወይም የምንዘጋው እኛ ነን። ይልቁንም በልብ ውስጥ እንዳለ ዘር የሆነው እምነት አብ ወደ ኢየሱስ እንዲስበው ስንፈቅድ ያብባል። እናም ያለ አድሏዊ ልብ ወደ እርሱ እንሄዳለን። መንፈስ ቅዱስ በኢየሱስና በእግዚአብሔር አብ መካከል ወዳለው የፍቅርና የሕይወት ግንኙነት እንድንገባ አድርጎናልና በፊቱ የእግዚአብሔርን ፊት በቃሉም የእግዚአብሔርን ቃል እንገነዘባለን። እዚያም የእምነት ስጦታ የሆነው ስጦታ እንቀበላለን። በዚህ የእምነት አመለካከት ኢየሱስ የሰጠን የሕይወት እንጀራ ምን እንደሆነና በዚህ መንገድ የገለጸውን ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ ማንም ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል፣ ይህም እንጀራ ለዓለም ሕይወት ይሆን ዘንድ የምሰጠው ሥጋዬ ነው የዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ እንደተገለጸው የሚለውን ትርጉም መረዳት እንችላለን። በኢየሱስ ውስጥ በሥጋው ማለትም በተጨባጭ በሰውነቱ የእግዚአብሔር ፍቅር ሁሉ መንፈስ ቅዱስ ነው። በዚህ ፍቅር ራሳቸውን እንዲሳቡ የፈቀዱት ወደ ኢየሱስ በእምነት ሄደው ከእርሱም የዘላለም ሕይወትን ይቀበላሉ። በተጨማሪም የዛሬው ቅዱስ ወንጌል የዮሐንስ ወንጌል ምዕራፍ 6 ከቁጥር 41 እስከ 51 ላይ እንደተገለጸው ኢየሱስ ከሰማይ የወረድኩት የራሴን ፍቃድ ለማድረግ ሳይሆን የላከኝን የእርሱን ፍቃድ ለመፈጸም ነውና የዮሐንስ ወንጌል ምዕራፍ 6 ቁጥር 38 ላይ እንደተገለጸው ብሎ በተናገረው መሠረት አይሁድ ላነሱት ጥያቄ ምላሽ ይሰጣል። ይህም ለእነርሱ መሰናክል ይሆንባቸዋል። ቀደም ሲል እንደተጠቀሰው እርስ በርሳቸው አግረመረሙ ይለናል ቅዱስ ወንጌል። እንዲህም አሉ፣ ደግሞም ይህን አባቱንና እናቱን የምናውቃቸው የዮሴፍ ልጅ ኢየሱስ አይደለምን?
ታዲያ አሁን እንዴት ከሰማይ ወረድኩ ይላል ተባባሉ። የዮሐንስ ወንጌል ምዕራፍ 6 ቁጥር 42 ላይ እንደተገለጸው በዚህ የተነሳ ያግሮመርማሉ። ለሚሉት ነገር ትኩረት መስጠት ይኖርብናል። ኢየሱስ ከሰማይ ሊመጣ እንደማይችል እርግጠኞች ናቸው፣ ምክንያቱም እሱ የአናጺ ልጅ ስለሆነ እናቱና ዘመዶቹ እንደ ሌሎች ብዙ ሰዎች ተራ ሰዎች የተለመዱ ተራ ሰዎች ናቸው። እግዚአብሔር ራሱን እንደዚህ ባለ ተራ መንገድ እንዴት ይገልጣል ይላሉ። ስለ ትሑት አመጣጡ በነበራቸው እምነት ምክንያት ለእምነታቸው እንቅፋት ይሆናል እና ከሱ ምንም የምንማረው ነገር የለም በሚል ግምት ትምህርቱ ተስተጓጉሏል። ቅድመ ግምቶችና ግምቶች ምን ያህል ይጎዳሉ? ወንድሞችና እህቶች የሚያደርገንን መሳሳብን በቅንነት መወያየትን ያሰናክላሉ። ከቅድመ ግምቶችና ግምቶች ተጠንቀቁ። ግትር አስተሳሰብ አላቸው፣ እናም በልባቸው ውስጥ ለእርሱ የሚመጥን ነገር የለም። ለእነሱ ደህንነታቸው በተሟላ አቧራ መደርደሪያ ውስጥ ካለው መዝገብ ውስጥ ፋይል ማድረግ ይቃጣቸዋል። እና ይህ እውነት ነው። ብዙውን ጊዜ የእኛ ድህነቶች ተዘግተዋል፣ አቧራማ እንደ አሮጌ መጽሐፍት ማለት ነው። ነገር ግን ሕግን የሚጠብቁ ምጽዋት የሚሰጡ ጾምና የጸሎት ጊዜን የሚያከብሩ ሰዎች ናቸው። በእርግጥ ክርስቶስ አስቀድሞ የተለያዩ ታምራትን አድርጓል። የዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 11፣ ምዕራፍ 4 ከቁጥር 43 እስከ 54፣ ምዕራፍ 5 ከቁጥር 1 እስከ 9፣ እንዲሁም ምዕራፍ 6 ከቁጥር 1 እስከ 25 ላይ እንደተገለጸው። ለመሆኑ ይህ ሁሉ ታምራት መሲሁን በእነዚህ በኩል እንዲያውቁት የማይረዳቸው እንዴት ነው? ለምን አይረዳቸው? ምክንያቱም ሃይማኖታዊ ተግባራቸውን የሚፈጽሙት ጌታን ለመስማት ሳይሆን የሚያስቡትን ነገር ማረጋገጫ ለማግኘት ነው። ለጌታ ቃል ተዘግተዋል፣ እናም ለራሳቸው ሐሳብ ማረጋገጫ ይፈልጋሉ። ይህ የሚያሳየው ኢየሱስን ማብራሪያ እንዲሰጣቸው ለመጠየቅ እንኳን ጊዜ እንዳልነበራቸው ነው። እርስ በርሳቸው በእርሱ ላይ በማጉረምረም ላይ ብቻ ተወስነዋል። የዮሐንስ ወንጌል ምዕራፍ 6 ቁጥር 41 ላይ እንደተገለጸው ያመኑበትን ነገር ለማረጋገጥ ያህል እናም ራሳቸውን የዘጉ በማይቻል ምሽግ ውስጥ ተዘግተዋል። እናም ስለዚህ ማመን አይችሉም። የልብ መዘጋት ምን ያህል ይጎዳል? ምን ያህል ይጎዳል ብለን ራሳችንን ልንፈትሽና ልንጠይቅ ይገባል። ለዚህ ሁሉ ትኩረት እንስጥ፣ ምክንያቱም አንዳንድ ጊዜ በእኛ ላይ በሕይወታችንና በጸሎታችን ተመሳሳይ ነገር ሊደርስብን ይችላል። በእኛ ላይ ሊደርስ ይችላል ማለትም ጌታ የሚናገረውን በእውነት ከመስማት ይልቅ እኛ ወደ እርሱና ወደ ሌሎች የምንጠብቀው የምናስበውን ነገር ለማረጋገጥ የእምነታችን ማረጋገጫ ፍርዳችን ጭፍን ጥላቻ ሊሆን ይችላል። ነገር ግን ይህ እግዚአብሔርን የምንናገርበት መንገድ እግዚአብሔርን እንድናገኝ በእውነት እንድናገኘው ወይም ራሳችንን ለብርሃንና ለጸጋው ስጦታ እንድንከፍት አይረዳንም። በበጎነት ለማደግ ፈቃዱን ለማድረግና ውድቀትን ለማሸነፍና ችግሮችን ለመወጣት በእርሱ መታመን ያስፈልጋል። ወንድሞችና እህቶች፣ እምነትና ጸሎት እውነት ሲሆኑ አእምሮንና ልብን ይከፍታሉ። ልባችሁን አትዝጉ። አእምሮአቸው በጸሎት የተዘጋ ሰው ስታገኙ ያ እምነትና ያ ጸሎት እውነት አይደለም። እስቲ ራሳችንን እንጠይቅ። በእምነት ሕይወቴ በራሴ ውስጥ በእውነት ዝም ለማለትና እግዚአብሔርን ለመስማት እችላለሁን? ከራሴ አስተሳሰብ ባሻገርና እንዲሁም በሱ እርዳታ ፍርሃቴን ለማሸነፍ ድምፁን ለመቀበል ፈቃደኛ ነኝን? የጌታን ድምፅ በእምነት እንድንሰማና ፈቃዱን በድፍረት እንድንፈጽም እመቤታችን ቅድስት ድንግል ማርያም ሁላችንንም በአማላጅነቷ ትርዳን። የሰማነውን በልቦናችን ያሳድርልን። መልካም ዕለተ ሰንበት ለሁላችን።

አድማጮቻችን ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የነሐሴ 24 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በማስከተል የእግዚአብሔር ፍቅር የተገለጠበትን የቅዱስ ወንጌል ሕይወት መኖር ያስፈልጋል በሚል አርዕስት ከሉቃስ ወንጌል ምዕራፍ 12 ከቁጥር 49 እስከ 53 ላይ ተወስዶ በተነበበው ቅዱስ ወንጌል ላይ ተንተርሰን ያዘጋጀነውን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሜ እንጋብዛለን።

የሉቃስ ወንጌል ምዕራፍ 12 ከቁጥር 49 እስከ 53 እኔ የመጣሁት በምድር ላይ እሳት ለመለኮስ ነው። አሁን ቢቀጣጠል ምንኛ ደስ ባለኝ፣ ነገር ግን የምጠመቀው ጥምቀት አለኝ። እስኪፈጸምም ድረስ እንዴት ተጨንቄያለሁ? በምድር ላይ ሰላምን ለማምጣት የመጣው ይመስላችኋልን? አይደለም እላችኋለሁ፣ እኔ የመጣሁት ለመለያየት ነው። ካሁን ጀምሮ እርስ በርስ የተለያዩ በአንድ ቤተሰብ ውስጥ 5 ሰዎች ይኖራሉ። 2 በሦስቱ ላይ፣ 3 በሁለቱ ላይ ተነስተው ይለያያሉ። አባት በወንድ ልጁ ላይ፣ ወንድ ልጅም በአባቱ ላይ፣ እናት በሴት ልጇ ላይ፣ ሴት ልጅም በእናቷ ላይ፣ አማት በምራቷ ላይ፣ ምራትም በአማቷ ላይ ተነስተው ይለያያሉ። ይህ የእግዚአብሔር ቃል ነው። ለእግዚአብሔር ምስጋና ይሁን።

የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ እንደምን ከረማችሁ? ከሉቃስ ወንጌል ምዕራፍ 12 ከቁጥር 49 እስከ 53 ላይ ተወስዶ የተነበበው የዛሬው ቅዱስ ወንጌል ክፍል ሐዋርያቱ ውሳኔን የሚያደርጉበት የመጨረሻ ሰዓት መድረሱን ጌታችን ኢየሱስ ክርስቶስ እንዳሳሰባቸው ይናገራል። የርሱ ወደ ዓለም መምጣትም ሐዋርያቱ በቆራጥነት ተነስተው አገልግሎታቸውን ለማበርከት የሚያስችላቸውን ጠንካራ ውሳኔ ማድረግ ካለባቸው ወሳኝ ጊዜ ጋር አንድ ላይ ሆኗል። ሐዋርያቱም የወንጌል አገልግሎታቸውን በሌላም በምንም አይነት የአገልግሎት ዘርፍ መተካት የሚችሉበት ወቅት አልነበረም። ይህን መልእክት በሚገባ ለመረዳት ከተፈለገ ኢየሱስ ክርስቶስ ራሱ ወደ ዓለም ያመጣውን እሳት መመልከት በቂ ይሆናል። ወንጌላዊው ቅዱስ ሉቃስ ኢየሱስ የተናገረውን እንዲህ በማለት ገልጾታል። እኔ በምድር ላይ እሳት አምጥቻለሁ፣ ታዲያ ቶሎ ቢቀጣጠልልኝ እንዴት በወደድኩ ነበር፣ የሉቃስ ወንጌል ምዕራፍ 12 ቁጥር 49 ላይ እንደተገለጸው በማለት ይናገራል። ኢየሱስ ይህንን የተናገረው ሐዋርያቱን ወደ ኋላ ሊጎትት ወይም ሊያስቀር የሚችል ስንፍናንና ግዴለሽነትን ወደ ጎን በመተው እንደ እሳት የሚቀጣጠል የእግዚአብሔርን ፍቅር እንዲቀበሉ ለማድረግ ነው። ከእግዚአብሔር ስለ ተሰጠን ፍቅር ሐዋርያው ጳውሎስ በመልእክቱ እንዲህ በማለት ይገልጸዋል። በተሰጠን በመንፈስ ቅዱስ አማካይነት የእግዚአብሔር ፍቅር በልባችን ስለ ሞላ ተስፋው አያሳፍረንም፣ ወደ ሮም ሰዎች ምዕራፍ 5 ቁጥር 5 ላይ እንደተገለጸው በማለት ይናገራል። እግዚአብሔርና ባልንጀሮቻችንን እንድንወድ የሚያደርገን ሁላችን የተቀበልነውና በውስጣችን የሚገኘው መንፈስ ቅዱስ ነው። ኢየሱስ ክርስቶስ ለሐዋርያቱ የገለጠው ፍላጎቱ እና ምኞቱ እኛም እንድናከናውነው የሚፈልገው ተግባር ነው። የሰው ልጅ የዳነበትን የአባቱን ፍቅር ወደ ዓለም ዳርቻ ሁሉ እንድናዳርስ ነው። ይህንን ፍቅሩን ወደ ዓለም ሁሉ በማዳረስ የእርሱ እውነተኛ ሐዋርያት መሆን እንችላለን። በመንፈስ ቅዱስ አማካይነት ኢየሱስ ክርስቶስ ያቀጣጠለውን የፍቅር እሳት ድንበር የሌለው ለመላው ዓለም የተላከ እሳት ነው። ከመጀመሪያው ክርስቲያኖች ጀምሮ በተግባር የታየው የወንጌል ምስክርነት አገሮችንና ሕዝቦችን በማቋረጥ በሰዎች መካከል የሚታዩትን ማኅበራዊ ልዩነቶችን በማሸነፍ ሊዳረስ ችሏል። የወንጌል ምስክርነት በሰዎች መካከል የሚፈጠሩ ማንኛውም ልዩነቶችን በማስወገድ ልግስና እንዲያደርግ በተለይም በችግር ላይ ለወደቁ ለደኸዩ እና ከማኅበረሰቡ ለተገለሉ በሙሉ የሚደረግ ድጋፍና እገዛ ተጠናክሮ እንዲቀጥል የሚያደርግ ነው። ኢየሱስ ክርስቶስ ወደ ዓለም ያመጣው የፍቅር እሳት መላውን የሰው ልጅ የሚያዳርስ፣ ክብርንና ውዳሴን ለእግዚአብሔር እንድናቀርብ የሚጠይቅ፣ ሌሎችን ለማገልገል ራሳችንን እንድናዘጋጅ የሚጋብዝ የፍቅር እሳት ነው። እግዚአብሔርን ማወደስና ማክበር ማለት ደግሞ ባልንጀራችንን ለማገልገል ራሳችንን ነፃ ማድረግ ማለት ነው። በመጀመሪያ ደረጃ እግዚአብሔርን ማወደስ ማለት ብዙ ጊዜ የምንዘነጋውን የውዳሴ ጸሎት መማር ማለት ነው። የውዳሴ ጸሎት እንድታዘወትሩ መልካምነቱን እንድታውቁ የምጠይቃችሁ ለዚሁ ነው። በሁለተኛ ደረጃ እግዚአብሔርን ማወደስ ማለት የእኛ ድጋፍና እርዳታ የሚያስፈልጋቸውን ለማገልገል ራስን ነፃ ማድረግ ነው። በዚህ የአውሮፓውያኑ የበጋ ወራት በርካታ ወጣቶች በሚኖሩበት አካባቢ ሆነው ድሆችን፣ የታመሙትን፣ አቅመ ደካማ የሆኑ አረጋውያንንና የአካል ጉዳት ያለባቸውን ሰዎች በመርዳት ላይ እንደሚገኙ አስባለሁ። እንደ ቅዱስ ቃሉ ለመኖር የልግስና አገልግሎትን በማበርከት ዓለማችንን የሚያጋጥሟትን የተለያዩ ችግሮችን ማቃለል የሚችሉ የኢየሱስ ክርስቶስ አገልጋዮች እንዲኖሩ ያስፈልጋል። በዚህ ሁኔታ ለእግዚአብሔር ክብርና ውዳሴን በማቅረብ ባልንጀራንም በማገልገል ዓለምን በመለወጥ ከጥፋት የሚያድን የፍቅር እሳት በተግባር ሊገለጥ የሚችለው ከእያንዳንዳችን የልብ መለወጥ በመነሳት ነው። ከዚህም ጋር ሌላና ሁለተኛ የኢየሱስ ክርስቶስ ፍላጎት ከሉቃስ ወንጌል ምዕራፍ 12 ከቁጥር 49 እስከ 53 ላይ በተወሰደው ንባብ ውስጥ በቁጥር 51 ላይ የተጠቀሰው ሁለተኛው የኢየሱስ ክርስቶስ ንግግር እኔ በምድር ላይ ሰላምን ያመጣው ይመስላችኋልን? እኔስ ያመጣሁት መለያየትን እንጂ ሰላምን አይደለም እላችኋለሁ፣ የሉቃስ ወንጌል ምዕራፍ 12 ቁጥር 51 ላይ እንደተጠቀሰው በማለት ይናገራል። ኢየሱስ ክርስቶስ ምን አይነት መለያየትን ይዞ መጣ ቢባል እርሱ ያመጣው መለያየት መልካምን ከክፉ፣ ትክክለኛውን
አካሄድ ከተሳሳተ አካሄድ ለመለያየት ነው የመጣው። ትክክለኛውን ክርስቲያናዊ ሕይወት ከሌላ የተሳሳተ ዓለማዊ ሕይወት ጋር ያዋሃዱ ብዙ ሰዎች አሉ። በአንድ ወገን ክርስቲያን ነን እያሉ በሌላ ወገን ወደ ጣዖት ለማምለክ የሄዱ ብዙ ሰዎች አሉ። እግዚአብሔር ይህንን የመሰለ የሕይወት አካሄድ አይፈልግም። የግብዝነት ሕይወትን አይፈልግም፣ አይፈቅድም። በክርስትና ሕይወት መሻት ያለብን እንደ ቅዱስ ቃሉ መኖር ነው። ክርስቲያን ነን ማለት እጅግ በጣም መልካም ነው። ነገር ግን ክርስትናችንን የምንገልጸው በቃል ብቻ ሳይሆን ለእግዚአብሔርና ለባልንጀሮቻችን የምናሳየውን የወንጌል ፍቅርን በተግባር በመመስከር መሆን ያስፈልጋል። የኢየሱስ ክርስቶስ ፍቅር ወደ ዓለም ሁሉ ይዘን የምንሄድበት ንጹሕ ልብ እንዲኖረን በማድረግ ቆራጥ የሕይወት ምርጫን እንድናደርግና ለሌሎችም መልካም ምሳሌ የምንሆንበትን ኃይል በመስጠት እመቤታችን ቅድስት ድንግል ማርያም እንድትረዳን አማላጅነቷን ልንማጸን ይገባል። የሰማነውን በልቦናችን ያሳድርልን። መልካም ዕለተ ሰንበት ለሁላችን።

0: አድማጮቻችን የዛሬው የእሁድ የናሴ 24 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ።
1: ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የሰኞ ነሐሴ 25 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደ ጴጥሮስ ግራ መጋባት ቢያጋጠምንም ከእግዚአብሔር ጋር መነጋገር ያስፈልጋል ሲሉ ማሳሰባቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሄይቲ ታጋቾች እንዲፈቱና ለኔፓል ሕዝብ እርዳታ እንዲደረግለት ማሳሰባቸውን በሁለተኛው ዜናችን እናስደምጣችኋለን። የቅድስት ሞኒካ አጽም ወደ ሌላ ስፍራ መዛወሩን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። ቅዱስ አጎስጢኖስ እንደሚያስተምረው ቤተ ክርስቲያን ለሁሉም ክፍት መሆን እንደሚገባ መነገሩን በአራተኛው ዜናችን እናስደምጣችኋለን። እነዚህን ለዕለቱ ያልናችሁን ዜናዎች አብራችሁን በመሆን እንድታደምጡን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦች መብራት ወይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደ ጴጥሮስ ግራ መጋባት ቢያጋጥመንም ከእግዚአብሔር ጋር መነጋገር ያስፈልጋል ሲሉ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ናሴ 24 2018 ዓመተ ምህረት በካስቴል ጋንዶልፎ ከተሰበሰቡት ምእመናን ጋር ሆነው የመልአከ እግዚአብሔር ጸሎት አድርሰዋል። ቅዱስነታቸው በቦታው ለተገኙት ምእመናን ባሰሙት ቃለ ምዕዳን ቅዱስ ጴጥሮስ ሰው እንደመሆኑ ግራ መጋባቱን አስታውሰው ልባችንም ግራ ቢጋባም እውነተኛ ስሜቶቻችንን ለኢየሱስ ክርስቶስ በትህትና መንገር አለብን ሲሉ አሳስበዋል። ክቡራትና ክቡራን አድማጮቻችን፣ ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዕለቱ ለምእመናኑ ያሰሙትን ቃለ ምዕዳን ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buongiorno e buona domenica. Oggi il Vangelo ci parla di Gesù che svela ai discepoli il mistero della sua Pasqua imminente.
1: ውድ ወንድሞቼና እህቶቼ መልካም ዕለተ ሰንበት ይሁንላችሁ። የዛሬው ቅዱስ ወንጌል ኢየሱስ ለደቀ መዛሙርቱ የሚመጣውን የመከራውን ምስጢር እንዴት እንደገለጠላቸው ይነግረናል። ኢየሱስ ወደ ኢየሩሳሌም መሄድ እንዳለበት በሽማግሌዎች በካህናት አለቆችና በጻፎች እጅ ብዙ መከራን መቀበል እንዳለበት መገደልና በሶስተኛውም ቀን ከሞት መነሳት እንደሚገባ ተናግሯል። የማቴዎስ ወንጌል ምዕራፍ 16 ቁጥር 21 እርሱ ነገራቸው ድል አድራጊና አያል ከሆነው መሲህ ከመጠብቁት እጅ ገራቀ ነው። እርሱ የሚያስጨንቋቸውን ጥላቶች ድል አድርጎ እንደሚረግጣቸው ነገራቸው። መዝሙረ ዳዊት 108 ቁጥር 13 አስቀድመው ከርሱ ጋር ባሳለፉት ጊዜያት በብዙ ተጓሮቹና ቃሎቹ ተደንቀው ነበር። ሆኖም ይህ የመጨረሻው መልእክት በርግጥ ከመጠበቀው በላይ ነው። በተለይም ጴጥሮስ ገለል አድርጎ ወስዶት እንዲህ አለው፣ ጌታ ሆይ ይህ ከቶ አይደርስብህ ብሎ ይገስጸው ጀመር። የማቴዎስ ወንጌል ምዕራፍ 16 ቁጥር 22 ከጥቂት ጊዜያት በፊት ጴጥሮስ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ መሲህ መሆኑን አውቆት ነበር። የማቴዎስ ወንጌል ምዕራፍ 16 ቁጥር 16 አሁን ግን በሰማው ነገር በመገረምና ምናልባትም ተስፋ በመቁረጥ ኢየሱስን ገሰጸው። ይህም አሁን ካሳየው ድንቅ የእምነት መግለጫ ጋር የሚቃረን ነው። አዎ አንተ መሲህ እንደሆንክ በርግጥ አምናለሁ፣ ነገር ግን ዓለም የሚድነው በዚህ መንገድ አይደለም ሲል መለሰ። የጴጥሮስ ንግግር ቅናት የተሞላበትና በእርግጠኝነት በቅን ልቦና በመነሳሳት ያለው ነው። ሆኖም ግን አንድ ነገር እንድንገነዘብ ያደርገናል። እንደ እውነቱ ከሆነ የእግዚአብሔርን መንገዶች መረዳትና መቀበል ለእኛም ቢሆን ሁልጊዜ ቀላል አይደለም። በተለይም እኛ ከምናስበው እጅግ የራቁ ሲሆኑ ነው። በእምነታችን ውስጥ ፈተና የሚመጣው እግዚአብሔር እንደሚሳሳት፣ እንደማያዳምጠን ወይም ደግሞ ለእኛ እንደማይጨነቅልን ስናስብ ነው። በዚህ እርግጠኛ ባልሆነበት ጊዜ ቅዱስ ጴጥሮስ ሁለት አስፈላጊ ነገሮችን ያስተምረናል። የመጀመሪያው በእንዲህ አይነት ጊዜያት ውስጥም ቢሆን ከእግዚአብሔር ጋር የምናደርገውን ውይይት በፍጹም አለማቋረጥ፣ በምትኩ ከእኛ ምን እንደሚፈልግ በማወቅ ችግሮቻችንን በሙሉ በልበ ሙሉነት ልንነግረው ይገባል። ሁለተኛው በእግዚአብሔር ሥራ ላይ ፈጽሞ አለመፍረድ። ሥራዎቹ እኛ ከምንጠብቀው ነገሮች ጋር የማይጣጣሙ እንኳ ቢሆኑ እርሱ የሚገልጽልንን ነገር በትሕትናና በጸሎት ማዳመጥ ያስፈልጋል። በዚህም የሐዋርያቱ የመጀመሪያው ታላቅነት በግልጽ ይታያል። ኢየሱስ ግን ዞሮ ጴጥሮስን ወደ ኋላዬ ሂድ አንተ ሰይጣን ሲል መለሰ። የማቴዎስ ወንጌል ምዕራፍ 16 ቁጥር 23 ጴጥሮስና ሌሎች ደቀ መዛሙርት የእርሱን ፈለግ ለመከተል ራሳቸውን መካድ፣ መስቀላቸውን ተሸክመው መከተል እንዳለባቸው አስረዳቸው። የማቴዎስ ወንጌል ምዕራፍ 16 ቁጥር 24 ጴጥሮስም ኢየሱስን ካዳመጠው በኋላ ፈተናውን በመቀበል እስከ ሕይወቱ ፍጻሜ ድረስ ቤዛው አድርጎ ለቆጠረው ለኢየሱስ ክርስቶስ ቃል እስከ ሰማዕትነት ድረስ ታማኝ ሆኖ ቆየ። ስለዚህ እኛም ልባችን ግራ ቢጋባም በእምነትና በጸሎት ሕይወት ውስጥ የሚሰማንን በሙሉ ልክ እንደ ጴጥሮስ በቅንነት ለኢየሱስ ክርስቶስ በትሕትና እንንገረው። እንደዚሁም ኢየሱስ ክርስቶስ ከሚጠበቅብን በላይ የሚጠይቀንን በመቀበል የጴጥሮስን ገርነት በውስጣችን እናዳብር። በልጇ በኢየሱስ ክርስቶስ መስቀል ስር ሆና ለእግዚአብሔር እቅድ ታዛዥ የሆነች እመቤታችን ቅድስት ድንግል ማርያም ትርዳን።

0: ክቡራትና ክቡራን አድማጮቻችን ከዚህ በላይ ሰማችሁት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ናሴ 24 2018 ዓመተ ምህረት በካስቴል ጋንዶልፎ ለተሰበሰቡት ምእመናን ያሰሙት ቃለ ምዕዳን ትርጉም ሙሉ ይዘቱን ነበር። ስላዳመጣችሁን ከልብ እናመሰግናለን። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሄይቲ ታጋቾች እንዲፈቱና ለኔፓል ሕዝብ እርዳታ እንዲደረግለት አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ናሐሴ 24 2018 ዓመተ ምህረት በካስቴል ጋንዶልፎ ከተሰበሰቡት ምእመናን ጋር የመልአክ እግዚአብሔር ጸሎት ካደረሱ በኋላ ባደረጉት ንግግር በቅርቡ በሄይቲ የተፈጸመውን ጭፍጨፋ አውግዘዋል። ቅዱስነታቸው በዚህ ንግግራቸው በሄይቲ ታጋቾች እንዲፈቱ አስቸኳይ ጥሪ ያቀርበው በመቶዎች ለሚቆጠሩ ሰዎች ሞትና በሺዎች ለሚቆጠሩ ሰዎች መጥፋት ምክንያት በሆነው የጎርፍ አደጋና የጭቃ ናዳ ለተጎዳው የኔፓል ሕዝብ ተጨባጭ እርዳታ እንዲደረግለት ጥሪያቸውን አቀርበዋል። በሄይቲ ክንስኮፍ የተፈጸመውን ጭፍጨፋ አስከፊነት የሚገልጹ ዘገባዎችን ያስታውሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዚህ ጭፍጨፋ በርካታ ሰዎች ሕይወታቸውን እንዳጡና ሌሎች ደግሞ መታገታቸውን አስታውሰዋል። ቅዱስነታቸው ተጎጂዎቹንና ቤተሰቦቻቸውን በጸሎታቸው አስተዋውሰው ሁሉም ታጋቾች ቶሎ እንዲፈቱ ጠይቀው የሕዝቡን ደህንነት ለማረጋጋትና ማንኛውንም አይነት አመጽ ለማስቆም ተጨባጭ ቁርጠኝነት እንዲኖር ኃላፊነት ለሚሰማቸው በሙሉ ልባዊ ጥሪያቸውን አቀርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዳሜ ምሽት በአልባኖ ሐይቅ ዳርቻ በመትገኝ የእመቤታችን ቅድስት ድንግል ማርያም ቤተክርስቲያን የተካሄደውን ዑደት ከተሳተፉ በኋላ በነጋተው እሁድ እኩለ ቀን ላይ ከምእመናን ጋር የመልአከ እግዚአብሔር ጸሎት ካደረሱ በኋላ ባደረጉት ንግግር ጥሪያቸውን አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሄይቲ ውስጥ የታገቱት ሰዎች እንዲፈቱ ጥሪ ካቀረቡ በኋላ በኔፓልና በቲቤት በደረሰው አውዳሚ የጎርፍ አደጋ ምክንያት የሞቱትን፣ የተጎዱትንና የጠፉትን እንዲሁም ቤተሰቦቻቸውንም ጭምር በጸሎታቸው አስታውሰው በአደጋው ወቅት ምላሽ በመስጠት የተሳተፉ የነፍስ አድን ሠራተኞችን ምእመናን በጸሎታቸው እንዲያስታውሷቸው አደራ ብለዋል። የሁሉም ሰው ቁርጠኝነት ስቃይን ለማስታገስና ለተጎዱት ሕዝቦች አስፈላጊውን እርዳታ ለማምጣት እንዲያግዝ ሲሉ ጸሎታቸውን አቅርበዋል። ቫቲካን ቅዳሜ ነሐሴ 23 2018 ዓ.ም ባወጣው መግለጫ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በበጎ አድራጎት አገልግሎት ጽሕፈት ቤት በኩል በአደጋው ለተጎዱት ሰዎች አስቸኳይ የገንዘብ ድጋፍ ለካሪታስ ኔፓል መላካቸውን አስታውቋል። በኔፓል ከሚገኝ የቅድስት መንበር ሐዋርያዊ እንደራሴ ጽሕፈት ቤት ጋር በመተባበር የርዕሰ ሊቃነ ጳጳሳት እርዳታ ካሪታስ ኔፓልን እንደሚደግፍ ታውቋል። እነዚህ እርዳታዎች የተጀመሩት ከአደጋው በኋላ ባሉት የመጀመሪያዎቹ ሰዓታት ውስጥ ሲሆን እርዳታው በአደጋው ምክንያት ሁሉንም ነገር ላጡ ሰዎች ምግብ፣ መሠረታዊ ፍላጎቶችንና መጠለያን መስጠት እንደሚያካትት ታውቋል። በአደጋው በተጎዱት ክልሎች ውስጥ የሟቾች ቁጥር እየጨመረ የመጣ ሲሆን የእርዳታ ሥራም መቀጠሉ ተነግሯል። በኔፓልና በቲቤት ውስጥ የሞቱት ሰዎች ቁጥር ከ700 በላይ መሆኑ ሲነገር ቢያንስ 3000 ሰዎች እንደጠፉ ተዘግቧል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐሙስ ነሐሴ 21 2018 ዓ.ም በቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን በኩል በላኩት የቴሌግራም መልእክት በደረሰው የሕይወት መጥፋትና የንብረት ውድመት የተሰማቸውን ሐዘን ገልጸው ለሞቱት ነፍሳት የእግዚአብሔርን ምሕረት በመለመን ላዘኑትም መጽናናትን ተመኝተውላቸዋል። በአደጋው ለተጎዱት ያላቸውን መንፈሳዊ ቅርበት አረጋግጠው በፍለጋና በነፍስ ማዳን ሥራ ላይ የተሳተፉትን የአደጋ ጊዜ ሠራተኞችን በጸሎታቸው አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመቀጠልም ምእመናን ለሰላም መጸለያቸውን እንዲቀጥሉ አሳስበው መታሰቢያው በተከበረበት ነሐሴ 22 2018 ዓ.ም የቅዱስ አጎስጢኖስን ቃል አስታውሰዋል። የቅዱስ አጎስጢኖስ የሰላም ምስል በደቀ መዛሙርቱ እጅ እየጨመረ የመጣውና ሲያከፋፍሉት የነበረው የተአምር እንጀራ ነው ሲሉ አስታውሰው በዓለም ሁሉ ላይ የሰላምን እንጀራ በድፍረት የሚቆርሱና የሚያከፋፍሉ መለያየትን በማሸነፍ ፍትህን የሚያበረታቱና ለጋራ ጥቅም ሲሉ ይቅርታን የሚያደርጉ ሰዎች ቁጥር እንዲጨምር በማለት ጸሎታቸውን አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም ነሐሴ 26 ቀን ቤተ ክርስቲያን የፍጥረት እንክብካቤን በማስመልከት ዓለም አቀፍ የጸሎት ቀንን እንደምታከብር አስታውሰው ዕለቱ የፍጥረት ወቅት መጀመሪያ መሆኑንና በተለያዩ ቤተ እምነቶች ውስጥ የሚገኙት ምእመናን ዘንድሮ ዕለቱን ሕያው ውሃ በሚል ጭብጥ እንደሚያከብሩት አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ዕለቱን በማስመልከት በላኩት መልእክት ለጋራ መኖሪያ ምድራችን እንክብካቤን ማድረግ የልብ መለወጥን ይጠይቃል፣ ጥፋት ለማድረስ የተጠቀሙበት ነገርም ወደ ሕይወት ይመራል ሲሉ ተናግረዋል። ቅዱስነታቸው በመጨረሻም ሕያው የሰላም ውሃ መተላለፊያዎችና የቆሰለውን ዓለማችን የሚያድስ የእግዚአብሔር ሰላም የሕይወት ውሃ መተላለፊያዎች እንድንሆን ሁሉም ሰው በጸሎትና በተግባር እንዲተባበር እጋብዛለሁ ሲሉ ንግግራቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የቅድስት ሞኒካ አጽም ወደ ሌላ ስፍራ መዛወሩ ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: የቅዱስ አጎስጢኒዮስ እናት የሆነችው የቅድስት ሞኒካ ቅሪት አካል 15ኛው ክፍለ ዘመን ከሮም ጥንታዊ የወንዝ ወደብ የሆነችው የኦስቲያ መንደር ፍርስራሽ አጠገብ በሚገኘው የቅዱስ ኦሪያ ቤተ ክርስቲያን አካባቢ መገኘቱ የሚታወቅ ሲሆን በርዕሰ ሊቃነ ጳጳሳት ማርቲን አምስተኛ ፍቃድ በአጎስጢኒሳውያን መነኮሳት አማካኝነት ወደ ዋና ከተማው የተወሰዱት እነዚህ ቅዱስ ቅርሶች በአሁኑ ወቅት በካምፖ ማርዚዮ በሚገኘው የቅዱስ አጎስጢኒዮስ ባዚሊካ ውስጥ በሚገኝ ልዩ ጸሎት ቤት ውስጥ በክብር መቀመጡ ተነግሯል። እንደ አውሮፓውያን አቆጣጠር በ1387 ዓመተ ምህረት የጥንታዊ ክርስትና ዘመን ድንቅ ሰውና የቅዱስ አጎስጢኒዮስ እናት የሆነችው ቅድስት ሞኒካ በኦስቲያ ቲቤሪና ከተማ ከዚህ ዓለም ድካም ማረፏ ታሪኳ የሚገልጽ ሲሆን ለበርካታ ክፍለ ዘመናት መቃብሯ በኦስቲያ ይገኝ እንደነበርና በዚያን ዘመን ከተገኙ እጅግ ጠቃሚ የአርኪኦሎጂ ማስረጃዎች መካከል አንዱ ደራሲ አኒሲየስ አውቼኒዮ በግጥም መልክ ያዘጋጀው የውዳሴ ጽሑፍ ሲሆን የዚህ ጽሑፍ አንዱ ክፍል እንደ አውሮፓውያን አቆጣጠር በ1455 ዓ.ም ኦስቲያ በሚገኘው የአሁኑ የቅዱስ አውሪያ ቤተ ክርስቲያን አጠገብ ባለው ግቢ ውስጥ በሚገኝ የመካነ መቃብር ድንጋይ ላይ መገኘቱና ድንጋዩ በመካከለኛው ዘመን ለሌላ የቀብር ስነ ስርዓት እንደገና ጥቅም ላይ ውሎ እንደነበር እንደሚታመን እንዲሁም ይህ ግኝት በቅድስቷ መቃብር ትክክለኛና የመጀመሪያ ቦታ በዚያው የመቃብር ስፍራ አካባቢ እንደነበር ማረጋገጡን ታሪካቸው ይናገራል። ከቅድስት ሞኒካ መቃብር በተለየም በቅድስት ቅሪታ ካላ ታሪክ ፈጽሞ የተለየ መሆኑ የሚነገር ሲሆን የመቃብሩ ቦታ ተረስቶ በነበረበትና በ12ኛው ክፍለ ዘመን ከአርዋይስ የመጡ አንድ ቀኖናዊ ካህን አካሉን ሰርቀው ወደ ፈረንሳይ ወስዷል ተብሎ የሚነገረው ታሪክ ውድቅ በተደረገበት ወቅት ትክክለኛው የታሪክ ነጥብ የተከሰተው እንደ አውሮፓውያን አቆጣጠር 1430 ዓ.ም ሚያዝያ ወር ላይ ሲሆን የቅዱስ አጎስጢኒዮስ መነኮሳት ማኅበር አባላት በሰብአዊነት አቀንቃኙ አንድሪያ ቢግሊያን ድጋፍ እንዲሁም በጳጳሳዊ የተቀደሱ ቅርሶች ጠባቂ ፒየትሮ አሳልሂት እገዛ የቅድስቷን ቅዱስ አካል ለመፈለግና መልሶ ለማግኘት ርዕሰ ሊቃነ ጳጳሳት ማርቲን አምስተኛ ፍቃድ ማግኘታቸው ታሪካቸው ይገልጻል። ይህንን ተከትሎ አንድ የካህናት ቡድን ወደ ኦስቲያ ተጉዞ እዚያም በአንድ የአካባቢ ነዋሪ መሪነት በቅዱስ አውሪያ ቤተ ክርስቲያን መሰዊያ ስር ቅሪቶቹ መገኘታቸውን ተከትሎ ማኅበሩ ቅሪቶቹ ወደ ሮም እንዲዛወሩ መጠየቁን የሚገለጽ ሲሆን እንደ አውሮፓውያን አቆጣጠር በ1430 ዓ.ም በሆሳና ዕለት የቅድስት ሞኒካ ቅሪት አካል በተአምራትና በታላቅ የአምልኮ ስነ ስርዓት ታጅቦ ሮም የደረሰ ሲሆን ቅሪት አካሉ መጀመሪያ ላይ በካምፖ ማርዚዮ አካባቢ በሚገኘውና የመጀመሪያው ማኅበሩ መቀመጫ በነበረው በቅዱስ ትሪፎኔ ቤተ ክርስቲያን ውስጥ ተቀምጦ እንደነበር እዚያም ለ20 ዓመታት በማኅበሩ ገዳማውያን እህቶች ጥበቃና እንክብካቤ ስር መቆየታቸው ይነገራል። የቅርሶቹ የመጨረሻ ማረፊያ ቦታ የተቋቋመው ቅዱስ ቅርሶቹ በክብር ወደ ቅዱስ አጎስጢኒዮስ ባዚሊካ በተላለፉበት ወቅት እንደ አውሮፓውያን አቆጣጠር በ1455 ዓመተ ምህረት በርዕሰ ሊቃነ ጳጳሳት ካሊክተስ ሳልሳዊ ዘመን ሲሆን ማፊዮ ቬጂዮ ይህንን ፕሮጀክት በመምራት የጸሎት ቤቱንና በኢሳያ ዳፒሳ የተቀረጸውን መካነ መቃብር ግንባታ በገንዘብ መርዳቱን ብሎም የመጀመሪያው ሐውልት የቅዱስ ቁርባን ትርጉምን የሚያሳዩ የወርቅ ቅርሶች ያሉት የእብነበረድ ስራን ያካተተ መሆኑን ይህም እስከዛሬ ድረስ በጸሎት ቤቱ በግራ በኩል ባለው ግድግዳ ላይ እንደሚታይም ተነግሯል። በዚህ መሰዊያ ዙሪያ በተለያዩም በሄርማይቶች ማህበር ላይ በመንፈሳዊ ሁኔታ የተሳሰሩ ወንድና ሴት ምእመናን የቅዱስ አጎስጢኒዮስ ማህበር ካህናትና መነኮሳት የአለባበስ ስርዓት አካል የሆነውን ረጅም የቆዳ ቀበቶ በማሰር ትልቅ የሆነ የአምልኮ ስነ ስርዓቶችን ያካሄዱ እንደነበርም ተገልጿል። እንደ አውሮፓውያን አቆጣጠር ከ1758 እስከ 1760 ዓ.ም መካከል በሚገኙ ዓመታት የቅዱስ አጎስጢኒዮስ ባዚሊካ ውስጥ ክፍል በሉዊጂ ቫለንቲኒዮ መሪነት ዋና ዋና የተሃድሶ ስራዎች ተደርጎለት ሌላ ጉልህ የሆነ ምዕራፍ መጀመሩ የተነገረ ሲሆን ይህ ስራ በ15ኛው ክፍለ ዘመን ከድንጋይ የተሰራ ጥንታዊ የመቃብር ስፍራ ማፍረስን እና የቅድስት ሞኒካን ቅሪት አካል በአዲስ መሰዊያ ስር ማዘዋወርን እንደሚያካትት ተነግሯል። በዚህም ወቅት ማለትም እንደ አውሮፓውያን አቆጣጠር ነሐሴ 1 ቀን 1760 ዓመተ ምህረት ብፁዕ ካርዲናል አንቶኒዮ ማሪያ ኤርባ የቅሪት አካላት ጠባቂ ዶን አጎስቲኒዮ በተገኙበት የሕግ አግባብና ክብር በተሞላበት ሁኔታ ቅሪት አካላቱ ምርመራ እንደተደረገባቸው የተነገረ ሲሆን ይህንን ተከትሎ የተዘጋጀው ሪፖርት የተከናወኑትን ተግባራት በዝርዝር እንደሚገልጽም ተነግሯል። ጥንታዊው ከእንጨት የተሰራው የሬሳ ሳጥን ሲከፈት በቦታው የነበሩ ሰዎች በውስጡ ሁለት የተለያዩ ንብርብሮች መኖራቸውን ያረጋገጡ ሲሆን በመጀመሪያው ንብርብር ውስጥ በርካታ ቅዱሳን አጥንቶች መገኘታቸውን ነገር ግን ወደ ሳጥኑ ታችኛው ክፍል ሲደረስ በአመድ የተሸፈነና በቱርኳይዝ የድንጋይ ማሰሪያዎች ባጌጠ ውድ ጨርቅ ስር ሁለተኛው ንብርብር መታየቱ፣ እዚያም የአራት ማዕዘን ቅርጽ ባለው ሰሌዳ ላይ በሮማን እና በጎይቲክ ፊደላት ሞኒካ የሚል ስም የተቀረጸበት ከነሐስ የተሰራ ሜዳሊያ አጠገብ የቅድስቷ ቅሪተ አካል ተቀምጦ እንደነበርም ተገልጿል። እነዚህ ውድ የሆኑ ቅሪተ አካላት እንደገና ተሰባስበው በጨርቅ ተጠቅልለው ከውስጥ በነሐስ በተሸፈነ እና የመታሰቢያ ጽሑፍ በተለጠፈበት አዲስ የነሐስ ሳጥን ውስጥ የተቀመጡ ሲሆን፣ ከዚህም ባሻገር በብፁዕ ካርዲናል ኦዴስ ካልቺ አማካኝነት በማሸጊያ ስም መታሸጋቸው መነኮሳቱና ካርዲናሉ ለቅድስቷ በዓል የሚዘመሩት መዝሙራት እየዘመሩ ሳጥኑን ወደ አዲሱ የቅድስት ሞኒካ ጸሎት ቤት በክብር ማዘዋወራቸው ተነግሯል። የሬሳ ሳጥኑ አረንጓዴ ቀለም በተቀባና በላዩም ላይ እዚህ የቅድስት እናት ሞኒካ አካል አርፏል የሚል ጽሑፍ ያለበት በንብረት ክዳን የተደረገበት ከፔፔሪኖ ድንጋይ በተሰራ ማቆያ ውስጥ የተቀመጠ ሲሆን ከመሰወያው በላይ በአርቲስት ጆቫኒ ጎታርዲ የተሳለ አዲስ ስዕል መሰቀሉና የስዕል ማዶና ዴላ ሴንቱራ የተሰኘውና የሄርማቲያውያን ማኅበር ሰማያዊ ጠባቂ የሆነችው መቤታችን ቅድስት ድንግል ማርያም ቅዱስ ቀበቶ ለአጎስጢኒሲዮስና ለሞኒካ ስትሰጥ የሚያሳይ ሲሆን፣ ቅዱስ አጎስጢኒሲዮስ ሞኒካን ሕፃኑን አቅፋ በዙፋኑ ላይ ከተቀመጠችው ከመቤታችን ቅድስት ድንግል ማርያም ግራና ቀኝ ቆመው እንደሚታዩም ተነግሯል። የቅድስት ሞኒካ ቅዱስ አጽም ወደ ሮም መዛወር በማኅበሩ ዘንድ እንደ ልጅ የሚታይ አክብሮትን ከመግለጽ ያለፈ ትርጉም የነበረው መሆኑ የተነገረ ሲሆን፣ የማኅበሩ አባላት በመንፈሳዊ አባታቸውና እንዲሁም እናታቸው የነበረችውን ቅድስት ሞኒካ አጽም በኃላፊነት በመረከብ ራሳቸውን የሂፖ ቅዱስ አጎስጢኒዮስ ሕጋዊ ወራሾችና ልጆች አድርገው ለመላው ዓለም ማስተዋወቅ እንደቻሉና የማኅበሩ ቅድስትናል በመባል የተከበረችው ሞኒካ በተለይም እርሷን ለሚያከብሩ ሰዎች የሴትነት ቅድስና ፍጹም ምሳሌ በመሆን የከፍተኛ መንፈሳዊ አገልግሎትና አምልኮ ማዕከል መሆኗም ተገልጿል። በዛሬው ጊዜ በሮማው ባዚሊካ ውስጥ በሚገኘው መቃብሯ ፊት ለፊት የሚቆሙትና የራሳቸውን ልብ እንደ ስጦታ እንዲያቀርቡ የተጋበዙት ምዕመናን የጥንቷ ቤተ ክርስቲያን እናት የሆነችውን ብቻ ሳይሆን ለዘመናት እርሷን የማንነታቸው መሠረት አድርገው የቆጠሩትን በእርሷም ጸሎትና እንባ አማካኝነት ወደ እምነት የመጣው ታላቁ አባት አጎስጢኒሲዮስን በመሳሰሉ ሰዎች ውስጥ የጸጋ ምንጭ ሆኖ ያገኙትን መንፈሳዊ ቤተሰብ ሕያው ልብ ያከብራሉም ተብሏል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ቅዱስ አጎስጢኖስ እንደሚያስተምረው ቤተ ክርስቲያን ለሁሉም ክፍት መሆን እንደሚገባ ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርብልናል።
1: ነሐሴ 22 ቀን 2018 ዓመተ ምህረት በሮም በሚገኘው የቅድስት ማርያም ጳጳሳዊ ባዚሊካ ውስጥ የሂፖን ጳጳስ ቅዱስ አጎስጢኒዮስን ለማሰብ በተዘጋጀው የመሥዋዕት ቅዳሴ ላይ ብፁዕ ካርዲናል ሮናልደስ ማክሪካስ ቤተ ክርስቲያንን በጥልቅ ይወድ የነበረውና እሷን በማገልገል ፈጽሞ ያልሰለቸውን እንዲሁም የጸጋ መምህር በመባል የሚታወቀውን ቅዱስ አጎስጢኒዮስን መንፈሳዊ ጉዞ በማሰላሰል አስተንትኖ አድርገዋል። ቅዱስ አጎስጢኒዮስ እግዚአብሔርን በፍጹም ልባቸው ይፈልጉ ነበር ያሉት ብፁዕ ካርዲናሉ፣ እርሱንም ካገኙ በኋላ በጥልቅ ይወዳል ለነበረችውና ለማገልገል ለመስበክ ክርስቲያኖችን ለማነጽና የእምነትን እውነት ለመግለጥ ፈጽሞ ለማይሰለችባት ቤተ ክርስቲያን ሕይወታቸውን እንደ ስጦታ ማበርከታቸውን ገልጸዋል። የቅድስት ማርያም ጳጳሳዊ ባዚሊካ ዋና አስተዳዳሪ የሆኑት ብፁዕ ካርዲናል ማክሪካስ በሮም በሚገኘውና በሂፖ ጳጳስ ቅዱስ አጎስጢኒዮስ በተሰየመው ባዚሊካ ውስጥ ነሐሴ 22 ቀን ባሳረጉት መሥዋዕተ ቅዳሴ ላይ የቅዱሱን ሕይወትና ምስክርነት ያነሱ ሲሆን፣ የእምነትና የውስጣዊ ሕይወት መምህር የሆነው አጎስጢኒዮስ እውነትን ከመፈለግ ፈጽሞ እንዳንሰለች እና በክርስቶስ እንድንገኝ ወይም እርሱን እንድናገኝ እድል መስጠት እንደሚገባን ያስተምረናል ብለዋል። ብፁዕ ካርዲናሉ እንደተናገሩት እርሱን እንደ ምሳሌ በመውሰድ የእግዚአብሔር ቃል የሚሰማበት፣ ቅዱስ ቁርባን በእምነት የሚከበርበት፣ ድሆች በደስታ የሚስተናገዱበት፣ እንዲሁም እያንዳንዱ ሰው እንደተፈለገና እንደተወደደ ሊሰማው የሚችልበት ቤት፣ ማኅበረሰብና ቤተሰብ መሆን የምትችል ቤተ ክርስቲያንን ከእግዚአብሔር ልንለምን ይገባል ብለዋል። በበዓሉ ላይ የቅዱስ አጎስጢኒዮስ ማኅበር ካህናትና ገዳማውያት እንዲሁም የቅዱስ አጎስጢኒዮስን ደንብ የሚከተሉ ማኅበረሰቦች ውስጥ የሚገኙ ሴት መነኮሳት ብሎም ከተለያዩ የቅዱስ አጎስጢኒዮስ ማኅበረሰቦችና ተቋማት ጋር ግንኙነት ያላቸው ምዕመናን የተገኙ ሲሆን፣ በዝግጅቱ ላይ የተገኙት ሰዎች በቅዱስ አጎስጢኒዮስ ባዚሊካ የካህናት ማኅበረሰብ የበላይ አለቃ በሆኑት አባ ፓስኳል ኮርሚዮ አቀባበል የተደረገላቸው ሲሆን፣ ከክብረ በዓሉ አባላት መካከል ወንጌልን የሰበኩት የሐዋርያዊ ቤተ መቅደስ ጠባቂ አባ ብሩኖ ሲልቨስትሪኒ እንደሚገኙም ተነግሯል። ብፁዕ ካርዲናል ማክሪካስ በዕለቱ ባሰሙት ቃለ ምዕዳን በወንጌልና በሌሎች የዕለቱ ምንባባት ላይ በማሰላሰል እነዚህ ምንባባት በአንድ ላይ የታላቁን የቤተ ክርስቲያን አባት መንፈሳዊ ምስል እንደሚያሳዩ በመግለጽ የመጀመሪያው የክርስቲያን ማህበረሰብ በእግዚአብሔር ቃል በቅዱስ ቁርባን በወንድማማችነትና በጸሎት የምትኖር ቤተ ክርስቲያን ተብሎ የቀረበበት የሐዋርያት ሥራ መጽሐፍ የቅዱስ አጎስጢኖስን ታላቅ የእረኝነት ጥልቅ ግንዛቤ በሚገባ ይገልጻል ብለዋል። ቅዱሱ ቤተ ክርስቲያን በጸጋ የተሰበሰበ ማህበረሰብ የሚገኝበት እንጂ እንደ መዋቅራዊ ወይም ተቋዋሚ ስብስብ ብቻ አድርጎ ፈጽሞ እንደማያስብ ጠቁመው ቤተ ክርስቲያን ውስጥ ሀብቱንና ሕይወቱን ለማካፈል የሚያውቅ ማህበረሰብ እንደሚገኝ ይናገር እንደነበርም አስታውሰዋል። ቅዱስ አጎስጢኒዮስ እውነትን በመፈለግ ሂደት ውስጥ በርካታ ጥናቶችን፣ ምርምሮችንና ውይይቶችን ማድረጉን እንዲሁም የጥርጣሬና የጭንቀት ቀናትን ማሳለፉን የገለጹት ብፁዕ ካርዲናል ማክሪካስ በመጨረሻም ክርስቶስን ባገኘበት ወቅት የክርስትና እውነት ማለት አንድን ሰው ማወቅ ብቻ በቂ ሳይሆን መውደድም እንደሚገባ መረዳቱን አስገንዝበዋል። ከዚህም በተጨባሪ ቅዱስ አጎስጢኒዮስ እምነትንና ምክንያታዊነትን ማዋሃድን የገለጹት ካርዲናሉ እርሱ የሚያስተምረን በእውቀትና በማስተዋል አማካይነት እግዚአብሔርን መፈለግ እንደምንችል፣ በተመሳሳይ ጊዜም በሚስጥራቱ ፊት በጉልበት ተንበርክከን ማምለክ እንደምንችል ነው ያሉ ሲሆን እኛም መማርን ትሑት ሆነን መቀጠል እንዲሁም እምነታችንን ሳናጎድል ጥያቄዎችን መጠየቅ እንችላለን ብለዋል። ጌታችን ኢየሱስ ክርስቶስ እንደ መልካም እረኛና ጠባቂ አድርጎ የሚቀርበውን የዮሐንስ ወንጌል የሂፖን ጳጳስ ቅዱስ አጎስጢኒዮስ በመጨረሻ ከደረሱበት መድረሻ ጋር ሊያያይዝ እንደሚቻል ያመላከቱ ሲሆን የጳጳሳዊ ባዝሊካ ዋና ካህን በርካታ መንገዶችን ከመረመሩ፣ ብዙ ድምፆችን ካዳመጡ፣ እንዲሁም የባህልን፣ የፍልስፍናን፣ የሰው ልጆች ምኞትን ማራኪነት ከተለማመዱ በኋላ መልካሙና እውነተኛው እረኛ የሆነው ክርስቶስ ለልባቸው ሊሰጥ ከሚችለው ነገር ጋር ሊወዳደር የሚችል ምንም አይነት ድምፅ እንደሌለ መረዳታቸውን አስታውረዋል። ብፁዓን ጳጳሳት፣ ካህናትና እያንዳንዱ የቤተ ክርስቲያን አገልጋይ ወደ ክርስቶስ ሊያመለክቱ እንደሚገባ የገለጹት ብፁዕ ካርዲናል ማክሪካስ እነዚህ ሰዎች እውነተኛ አገልጋዮች የሚሆኑት ከክርስቶስ ጋር ተባብረው ሲቆዩና ሰዎችን ወደ ራሳቸው ሳይሆን ወደ እርሱ ሲመሩ እንደሆነ ጠቁመው ቤተ ክርስቲያን ራሳቸውን የሚፈልጉ እረኞችን ሳይሆን ይልቁንም ወደ በሩ የሚያመለክቱና ክርስቶስ መንገድ፣ እውነትና ሕይወት እንደሆነ በራሳቸው ሕይወት አማካኝነት በተግባር የሚያሳዩ ሰዎች ያስፈልገዋታል ብለዋል። ብፁዕ ካርዲናል ማክሪካስ በመጨረሻም ምዕመናን ወደ ቅዱስ አጎስጢኒዮስ በመመልከት እንደ መኖሪያ ቤት፣ እንደ ማኅበረሰብና እንደ ቤተሰብ መሆን የምትችል ቤተ ክርስቲያን እንዲኖራቸው እግዚአብሔርን እንዲለምኑ ያበረታቱ ሲሆን ብፁዕነታቸው የበዓሉ ማጠቃለያ ላይ የሂፖው ጳጳስ ቅዱስ አጎስጢኒዮስ ለሰላም በሚደረገው ጥረትና የእግዚአብሔርን ከተማ በመገንባት ሂደት ውስጥ የሰው ልጆችን እንዲያጅቡ ምዕመናኑን በመምራት ጸሎት አድርሰዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ነሐሴ 25 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የሰኞ ነሐሴ 25 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደ ጴጥሮስ ግራ መጋባት ቢያጋጠመንም ከእግዚአብሔር ጋር መነጋገር ያስፈልጋል ሲሉ ማሳሰባቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ የሄይቲ ታጋቾች እንዲፈቱና ለኔፓል ህዝብ እርዳታ እንዲደረግለት ማሳሰባቸውን በሁለተኛው ዜናችን እናስደምጣችኋለን። የቅድስት ሞኒካ አጽም ወደ ሌላ ስፍራ መዛወሩን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። ቅዱስ አጎስጢኖስ እንደሚያስተምረው ቤተክርስቲያን ለሁሉም ክፍት መሆን እንደሚገባ መነገሩን በአራተኛው ዜናችን እናስደምጣችኋለን። እነዚህን ለዕለቱ ያልናችሁን ዜናዎች አብራችሁን በመሆን እንድታደምጡን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደ ጴጥሮስ ግራ መጋባት ቢያጋጥመንም ከእግዚአብሔር ጋር መነጋገር ያስፈልጋል ሲሉ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ናሴ 24 2018 ዓመተ ምህረት በካስቴል ጋንዶልፎ ከተሰበሰቡት ምእመናን ጋር ሆነው የመልአከ እግዚአብሔር ጸሎት አድርሰዋል። ቅዱስነታቸው በቦታው ለተገኙት ምእመናን ባሰሙት ቃለ ምዕዳን ቅዱስ ጴጥሮስ ሰው እንደመሆኑ ግራ መጋባቱን አስታውሰው ልባችንም ግራ ቢጋባም እውነተኛ ስሜቶቻችንን ለኢየሱስ ክርስቶስ በትህትና መንገር አለብን ሲሉ አሳስበዋል። ክቡራትና ክቡራን አድማጮቻችን፣ ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዕለቱ ለምእመናኑ ያሰሙትን ቃለ ምዕዳን ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buongiorno e buona domenica. Oggi il Vangelo ci parla di Gesù che svela ai discepoli il mistero della sua Pasqua imminente.
1: ውድ ወንድሞቼና እህቶቼ መልካም ዕለተ ሰንበት ይሁንላችሁ። የዛሬው ቅዱስ ወንጌል ኢየሱስ ለደቀ መዛሙርቱ የሚመጣውን የመከራውን ምስጢር እንዴት እንደገለጠላቸው ይነግረናል። ኢየሱስ ወደ ኢየሩሳሌም መሄድ እንዳለበት በሽማግሌዎች በካህናት አለቆችና በጻፎች እጅ ብዙ መከራን መቀበል እንዳለበት መገደልና በሶስተኛውም ቀን ከሞት መነሳት እንደሚገባ ተናግሯል። የማቴዎስ ወንጌል ምዕራፍ 16 ቁጥር 21 እርሱ ነገራቸውም ድላድራጊና ኃያል ከሆነው መሲህ ከመጠብቁት እጅ ገራቀ ነው። እርሱ የሚያስጨንቋቸውን ጥላቶች ድላድርጎ እንደሚረግጣቸው ነገራቸው። መዝሙረ ዳዊት 108 ቁጥር 13 አስቀድመው ከርሱ ጋር ባሳለፉት ጊዜያት በብዙ ተጓሮቹና ቃሎቹ ተደንቀው ነበር። ሆኖም ይህ የመጨረሻው መልእክት በርግጥ ከመጠበቀው በላይ ነው። በተለይም ጴጥሮስ ገለላ አድርጎ ወስዶት እንዲህ አለው፣ ጌታ ሆይ ይህ ከቶ አይድረስብህ ብሎ ይገስጸው ጀመር። የማቴዎስ ወንጌል ምዕራፍ 16 ቁጥር 22 ከጥቂት ጊዜያት በፊት ጴጥሮስ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ መሲህ መሆኑን አውቆት ነበር። የማቴዎስ ወንጌል ምዕራፍ 16 ቁጥር 16 አሁን ግን በሰማው ነገር በመገረምና ምናልባትም ተስፋ በመቁረጥ ኢየሱስን ገሰጸው። ይህም አሁን ካሳየው ድንቅ የእምነት መግለጫ ጋር የሚቃረን ነው። አዎ አንተ መሲህ እንደሆንክ በርግጥ አምናለሁ፣ ነገር ግን ዓለም የሚድነው በዚህ መንገድ አይደለም ሲል መለሰ። የጴጥሮስ ንግግር ቅናት የተሞላበትና በእርግጠኝነት በቅን ልቦና በመነሳሳት ያለው ነው። ሆኖም ግን አንድ ነገር እንድንገነዘብ ያደርገናል። እንደ እውነቱ ከሆነ የእግዚአብሔርን መንገዶች መረዳትና መቀበል ለእኛም ቢሆን ሁል ጊዜ ቀላል አይደለም። በተለይም እኛ ከምናስበው እጅግ የራቁ ሲሆኑ ነው። በእምነታችን ውስጥ ፈተና የሚመጣው እግዚአብሔር እንደሚሳሳት፣ እንደማያዳምጠን ወይም ደግሞ ለእኛ እንደማይጨነቅልን ስናስብ ነው። በዚህ እርግጠኛ ባልሆነበት ጊዜ ቅዱስ ጴጥሮስ ሁለት አስፈላጊ ነገሮችን ያስተምረናል። የመጀመሪያው በእንዲህ አይነት ጊዜያት ውስጥም ቢሆን ከእግዚአብሔር ጋር የምናደርገውን ውይይት በፍጹም አለማቋረጥ፣ በምትኩ ከእኛ ምን እንደሚፈልግ በማወቅ ችግሮቻችንን በሙሉ በልበ ሙሉነት ልንነግረው ይገባል። ሁለተኛው በእግዚአብሔር ሥራ ላይ ፈጽሞ አለመፍረድ። ሥራዎቹ እኛ ከምንጠብቀው ነገሮች ጋር የማይጣጣሙ እንኳ ቢሆኑ እርሱ የሚገልጽልንን ነገር በትሕትናና በጸሎት ማዳመጥ ያስፈልጋል። በዚህም የሐዋርያቱ የመጀመሪያው ታላቅነት በግልጽ ይታያል። ኢየሱስ ግን ዞሮ ጴጥሮስን ወደ ኋላዬ ሂድ አንተ ሰይጣን ሲል መለሰ። የማቴዎስ ወንጌል ምዕራፍ 16 ቁጥር 23 ጴጥሮስና ሌሎች ደቀ መዛሙርት የእርሱን ፈለግ ለመከተል ራሳቸውን መካድ፣ መስቀላቸውን ተሸክመው መከተል እንዳለባቸው አስረዳቸው። የማቴዎስ ወንጌል ምዕራፍ 16 ቁጥር 24 ጴጥሮስም ኢየሱስን ካዳመጠው በኋላ ፈተናውን በመቀበል እስከ ሕይወቱ ፍጻሜ ድረስ ቤዛው አድርጎ ለቆጠረው ለኢየሱስ ክርስቶስ ቃል እስከ ሰማዕትነት ድረስ ታማኝ ሆኖ ቆየ። ስለዚህ እኛም ልባችን ግራ ቢጋባም በእምነትና በጸሎት ሕይወት ውስጥ የሚሰማንን በሙሉ ልክ እንደ ጴጥሮስ በቅንነት ለኢየሱስ ክርስቶስ በትሕትና እንንገረው። እንደዚሁም ኢየሱስ ክርስቶስ ከሚጠበቅብን በላይ የሚጠይቀንን በመቀበል የጴጥሮስን ገርነት በውስጣችን እናዳብር። በልጇ በኢየሱስ ክርስቶስ መስቀል ስር ሆና ለእግዚአብሔር ዕቅድ ታዛዥ የሆነች እመቤታችን ቅድስት ድንግል ማርያም ትርዳን።

0: ክቡራትና ክቡራን አድማጮቻችን ከዚህ በላይ ሰማችሁት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ናሴ 24 2018 ዓመተ ምህረት በካስቴል ጋንዶልፎ ለተሰበሰቡት ምእመናን ያሰሙት ቃለ ምዕዳን ትርጉም ሙሉ ይዘቱን ነበር። ስላዳመጣችሁን ከልብ እናመሰግናለን። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሄይቲ ታጋቾች እንዲፈቱና ለኔፓል ሕዝብ እርዳታ እንዲደረግለት አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ነሐሴ 24 2018 ዓመተ ምህረት በካስቴል ጋንዶልፎ ከተሰበሰቡት ምእመናን ጋር የመልአክ እግዚአብሔር ጸሎት ካደረሱ በኋላ ባደረጉት ንግግር በቅርቡ በሄይቲ የተፈጸመውን ጭፍጨፋ አውግዘዋል። ቅዱስነታቸው በዚህ ንግግራቸው በሄይቲ ታጋቾች እንዲፈቱ አስቸኳይ ጥሪ ያቀርበው በመቶዎች ለሚቆጠሩ ሰዎች ሞትና በሺዎች ለሚቆጠሩ ሰዎች መጥፋት ምክንያት በሆነው የጎርፍ አደጋና የጭቃ ናዳ ለተጎዳው የኔፓል ሕዝብ ተጨባጭ እርዳታ እንዲደረግለት ጥሪያቸውን አቅርበዋል። በሄይቲ ክንስኮፍ የተፈጸመውን ጭፍጨፋ አስከፊነት የሚገልጹ ዘገባዎችን ያስታውሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዚህ ጭፍጨፋ በርካታ ሰዎች ሕይወታቸውን እንዳጡና ሌሎች ደግሞ መታገታቸውን አስታውሰዋል። ቅዱስነታቸው ተጎጂዎቹንና ቤተሰቦቻቸውን በጸሎታቸው አስታውሰው ሁሉም ታጋቾች ቶሎ እንዲፈቱ ጠይቀው የሕዝቡን ደህንነት ለማረጋገጥና ማንኛውንም አይነት አመጽ ለማስቆም ተጨባጭ ቁርጠኝነት እንዲኖር ኃላፊነት ለሚሰማቸው በሙሉ ልባዊ ጥሪያቸውን አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዳሜ ምሽት በአልባኖ ሐይቅ ዳርቻ በምትገኝ የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን የተካሄደውን ዑደት ከተሳተፉ በኋላ በነጋተው እሁድ እኩለ ቀን ላይ ከምእመናን ጋር የመልአከ እግዚአብሔር ጸሎት ካደረሱ በኋላ ባደረጉት ንግግር ጥሪያቸውን አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሄይቲ ውስጥ የታገቱት ሰዎች እንዲፈቱ ጥሪ ካቀረቡ በኋላ በኔፓልና በቲቤት በደረሰው አውዳሚ የጎርፍ አደጋ ምክንያት የሞቱትን የተጎዱትንና የጠፉትን እንዲሁም ቤተሰቦቻቸውንም ጭምር በጸሎታቸው አስታውሰው በአደጋው ወቅት ምላሽ በመስጠት የተሳተፉ የነፍስ አድን ሠራተኞችን ምእመናን በጸሎታቸው እንዲያስታውሷቸው አደራ ብለዋል። የሁሉም ሰው ቁርጠኝነት ስቃይን ለማስታገስና ለተጎዱት ሕዝቦች አስፈላጊውን እርዳታ ለማምጣት እንዲያግዝ ሲሉ ጸሎታቸውን አቅርበዋል። ቫቲካን ቅዳሜ ነሐሴ 23 2018 ዓመተ ምህረት ባወጣው መግለጫ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በበጎ አድራጎት አገልግሎት ጽሕፈት ቤት በኩል በአደጋው ለተጎዱት ሰዎች አስቸኳይ የገንዘብ ድጋፍ ለካሪታስ ኔፓል መላካቸውን አስታውቋል። በኔፓል ከሚገኝ የቅድስት መንበር ሐዋርያዊ እንደራሴ ጽሕፈት ቤት ጋር በመተባበር የርዕሰ ሊቃነ ጳጳሳት እርዳታ ካሪታስ ኔፓልን እንደሚደግፍ ታውቋል። እነዚህ እርዳታዎች የተጀመሩት ከአደጋው በኋላ ባሉት የመጀመሪያዎቹ ሰዓታት ውስጥ ሲሆን እርዳታው በአደጋው ምክንያት ሁሉንም ነገር ላጡ ሰዎች ምግብ፣ መሠረታዊ ፍላጎቶችንና መጠለያን መስጠት እንደሚያካትት ታውቋል። በአደጋው በተጎዱት ክልሎች ውስጥ የሟቾች ቁጥር እየጨመረ የመጣ ሲሆን የእርዳታ ሥራም መቀጠሉ ተነግሯል። በኔፓልና በቲቤት ውስጥ የሞቱት ሰዎች ቁጥር ከሰባት መቶ በላይ መሆኑ ሲነገር ቢያንስ 3000 ሰዎች እንደጠፉ ተዘግቧል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐሙስ ነሐሴ 21 2018 ዓ ም በቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን በኩል በላኩት የቴሌግራም መልእክት በደረሰው የሕይወት መጥፋትና የንብረት ውድመት የተሰማቸውን ሐዘን ገልጸው ለሞቱት ነፍሳት የእግዚአብሔርን ምሕረት በመለመን ላዘኑትም መጽናናትን ተመኝተውላቸዋል። በአደጋው ለተጎዱት ያላቸውን መንፈሳዊ ቅርበት አረጋግጠው በፍለጋና በነፍስ ማዳን ሥራ ላይ የተሳተፉትን የአደጋ ጊዜ ሠራተኞችን በጸሎታቸው አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመቀጠልም ምእመናን ለሰላም መጸለያቸውን እንዲቀጥሉ አሳስበው መታሰቢያው በተከበረበት ነሐሴ 22 2018 ዓ ም የቅዱስ አጎስጢኖስን ቃል አስታውሰዋል። የቅዱስ አጎስጢኖስ የሰላም ምስል በደቀ መዛሙርቱ እጅ እየጨመረ የመጣውና ሲያከፋፍሉት የነበረው የተአምር እንጀራ ነው ሲሉ አስታውሰው በዓለም ሁሉ ላይ የሰላምን እንጀራ በድፍረት የሚቆርሱና የሚያከፋፍሉ መለያየትን በማሸነፍ ፍትህን የሚያበረታቱና ለጋራ ጥቅም ሲሉ ይቅርታን የሚያደርጉ ሰዎች ቁጥር እንዲጨምር በማለት ጸሎታቸውን አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም ነሐሴ 26 ቀን ቤተ ክርስቲያን የፍጥረት እንክብካቤን በማስመልከት ዓለም አቀፍ የጸሎት ቀንን እንደምታከብር አስታውሰው ዕለቱ የፍጥረት ወቅት መጀመሪያ መሆኑንና በተለያዩ ቤተ እምነቶች ውስጥ የሚገኙት ምእመናን ዘንድሮ ዕለቱን የውሃ በሚል ጭብጥ እንደሚያከብሩት አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ዕለቱን በማስመልከት በላኩት መልእክት ለጋራ መኖሪያ ምድራችን እንክብካቤን ማድረግ የልብ መለወጥን ይጠይቃል፣ ጥፋት ለማድረስ የተጠቀሙበት ነገርም ወደ ሕይወት ይመራል ሲሉ ተናግረዋል። ቅዱስነታቸው በመጨረሻም ሕያው የሰላም ውሃ መተላለፊያዎችና የቆሰለውን ዓለማችን የሚያድስ የእግዚአብሔር ሰላም የሕይወት ውሃ መተላለፊያዎች እንድንሆን ሁሉም ሰው በጸሎትና በተግባር እንዲተባበር እጋብዛለሁ ሲሉ ንግግራቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የቅድስት ሞኒካ አጽም ወደ ሌላ ስፍራ መዛወሩ ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: የቅዱስ አጎስጢኒዮስ እናት የሆነችው የቅድስት ሞኒካ ቅሪት አካል 15ኛው ክፍለ ዘመን ከሮም ጥንታዊ የወንዝ ወደብ የሆነችው የኦስቲያ መንደር ፍርስራሽ አጠገብ በሚገኘው የቅዱስ ኦሪያ ቤተ ክርስቲያን አካባቢ መገኘቱ የሚታወቅ ሲሆን በርዕሰ ሊቃነ ጳጳሳት ማርቲን አምስተኛ ፍቃድ በአጎስጢኒሳውያን መነኮሳት አማካኝነት ወደ ዋና ከተማው የተወሰዱት እነዚህ ቅዱስ ቅርሶች በአሁኑ ወቅት በካምፖ ማርዚዮ በሚገኘው የቅዱስ አጎስጢኒዮስ ባዚሊካ ውስጥ በሚገኝ ልዩ ጸሎት ቤት ውስጥ በክብር መቀመጡ ተነግሯል። እንደ አውሮፓውያን አቆጣጠር በ1387 ዓመተ ምህረት የጥንታዊ ክርስትና ዘመን ድንቅ ሰውና የቅዱስ አጎስጢኒዮስ እናት የሆነችው ቅድስት ሞኒካ በኦስቲያ ቲቤሪና ከተማ ከዚህ ዓለም ድካም ማረፏ ታሪኳ የሚገልጽ ሲሆን ለበርካታ ክፍለ ዘመናት መቃብሯ በኦስቲያ ይገኝ እንደነበር እና በዚያን ዘመን ከተገኙ እጅግ ጠቃሚ የአርኪኦሎጂ ማስረጃዎች መካከል አንዱ ደራሲ አኒሲየስ አውቼንዮ በግጥም መልክ ያዘጋጀው የውዳሴ ጽሑፍ ሲሆን የዚህ ጽሑፍ አንዱ ክፍል እንደ አውሮፓውያን አቆጣጠር በ1455 ዓ.ም ኦስቲያ በሚገኘው የአሁኑ የቅዱስ አውሪያ ቤተ ክርስቲያን አጠገብ ባለው ግቢ ውስጥ በሚገኝ የመካነ መቃብር ድንጋይ ላይ መገኘቱና ድንጋዩ በመካከለኛው ዘመን ለሌላ የቀብር ስነ ስርዓት እንደገና ጥቅም ላይ ውሎ እንደነበር እንደሚታመን እንዲሁም ይህ ግኝት በቅድስቷ መቃብር ትክክለኛና የመጀመሪያ ቦታ በዚያው የመቃብር ስፍራ አካባቢ እንደነበር ማረጋገጡን ታሪካቸው ይናገራል። ከቅድስት ሞኒካ መቃብር በተለየም በቅድስት ቅሪት አካላ ታሪክ ፈጽሞ የተለየ መሆኑ የሚነገር ሲሆን የመቃብሩ ቦታ ተረስቶ በነበረበትና በ12ኛው ክፍለ ዘመን ከአርዋይስ የመጡ አንድ ቀኖናዊ ካህን አካሉን ሰርቀው ወደ ፈረንሳይ ወስዷል ተብሎ የሚነገረው ታሪክ ውድቅ በተደረገበት ወቅት ትክክለኛው የታሪክ ነጥብ የተከሰተው እንደ አውሮፓውያን አቆጣጠር በ1430 ዓ.ም ሚያዝያ ወር ላይ ሲሆን የቅዱስ አጎስጢኒዮስ መነኮሳት ማኅበር አባላት በሰብአዊነት አቀንቃኙ አንድሪያ ቢግሊያን ድጋፍ እንዲሁም በጳጳሳዊ የተቀደሱ ቅርሶች ጠባቂ ፒየትሮ አሳልሂት እገዛ የቅድስቷን ቅዱስ አካል ለመፈለግና መልሶ ለማግኘት ርዕሰ ሊቃነ ጳጳሳት ማርቲን አምስተኛ ፍቃድ ማግኘታቸው ታሪካቸው ይገልጻል። ይህንን ተከትሎ አንድ የካህናት ቡድን ወደ ኦስቲያ ተጉዞ እዚያም በአንድ የአካባቢ ነዋሪ መሪነት በቅዱስ አውሪያ ቤተ ክርስቲያን መሰዊያ ስር ቅሪቶቹ መገኘታቸውን ተከትሎ ማኅበሩ ቅሪቶቹ ወደ ሮም እንዲዛወሩ መጠየቁን የሚገለጽ ሲሆን እንደ አውሮፓውያን አቆጣጠር በ1430 ዓ.ም በሆሳና ዕለት የቅድስት ሞኒካ ቅሪት አካል በተአምራትና በታላቅ የአምልኮ ስነ ስርዓት ታጅቦ ሮም የደረሰ ሲሆን ቅሪት አካሉ መጀመሪያ ላይ በካምፖ ማርዚዮ አካባቢ በሚገኘውና የመጀመሪያው ማኅበሩ መቀመጫ በነበረው በቅዱስ ትሪፎኔ ቤተ ክርስቲያን ውስጥ ተቀምጦ እንደነበር እዚያም ለ20 ዓመታት በማኅበሩ ገዳማውያን እህቶች ጥበቃና እንክብካቤ ስር መቆየታቸው ይነገራል። የቅርሶቹ የመጨረሻ ማረፊያ ቦታ የተቋቋመው ቅዱስ ቅርሶቹ በክብር ወደ ቅዱስ አጎስጢኒዮስ ባዚሊካ በተላለፉበት ወቅት እንደ አውሮፓውያን አቆጣጠር በ1455 ዓመተ ምህረት በርዕሰ ሊቃነ ጳጳሳት ካሊክተስ ሳልሳዊ ዘመን ሲሆን ማፊዮ ቬጂዮ ይህንን ፕሮጀክት በመምራት የጸሎት ቤቱንና በኢሳያ ዳፒሳ የተቀረጸውን መካነ መቃብር ግንባታ በገንዘብ መርዳቱን ብሎም የመጀመሪያው ሐውልት የቅዱስ ቁርባን ትርጉምን የሚያሳዩ የወርቅ ቅርሶች ያሉት የእብነበረድ ስራን ያካተተ መሆኑን ይህም እስከ ዛሬ ድረስ በጸሎት ቤቱ በግራ በኩል ባለው ግድግዳ ላይ እንደሚታይም ተነግሯል። በዚህ መሰዊያ ዙሪያ በተለያዩም በሄርማይቶች ማህበር ላይ በመንፈሳዊ ሁኔታ የተሳሰሩ ወንድና ሴት ምዕመናን የቅዱስ አጎስጢኒዮስ ማህበር ካህናትና መነኮሳት የአለባበስ ስርዓት አካል የሆነውን ረጅም የቆዳ ቀበቶ በማሰር ትልቅ የሆነ የአምልኮ ስነ ስርዓቶችን ያካሄዱ እንደነበርም ተገልጿል። እንደ አውሮፓውያን አቆጣጠር ከ1758 እስከ 1760 ዓ ም መካከል በሚገኙ ዓመታት የቅዱስ አጎስጢኒዮስ ባዚሊካ ውስጥ ክፍል በሉዊጂ ቫሌንቲኒዮ መሪነት ዋና ዋና የተሃድሶ ስራዎች ተደርጎለት ሌላ ጉልህ የሆነ ምዕራፍ መጀመሩ የተነገረ ሲሆን ይህ ሥራ በ15ኛው ክፍለ ዘመን ከድንጋይ የተሠራ ጥንታዊ የመቃብር ስፍራ ማፍረስን እና የቅድስት ሞኒካን ቅሪት አካል በአዲስ መሰዊያ ስር ማዘዋወርን እንደሚያካትት ተነግሯል። በዚህም ወቅት ማለትም እንደ አውሮፓውያን አቆጣጠር ነሐሴ 1 ቀን 1760 ዓ ም ብፁዕ ካርዲናል አንቶኒዮ ማሪያ ኤርባ የቅሪት አካላት ጠባቂ ዶን አጎስቲኒዮ በተገኙበት የሕግ አግባብና ክብር በተሞላበት ሁኔታ ቅሪት አካላቱ ምርመራ እንደተደረገባቸው የተነገረ ሲሆን ይህንን ተከትሎ የተዘጋጀው ሪፖርት የተከናወኑትን ተግባራት በዝርዝር እንደሚገልጽም ተነግሯል። ጥንታዊው ከእንጨት የተሠራው የሬሳ ሳጥን ሲከፈት በቦታው የነበሩ ሰዎች በውስጡ ሁለት የተለያዩ ንብርብሮች መኖራቸውን ያረጋገጡ ሲሆን በመጀመሪያው ንብርብር ውስጥ በርካታ ቅዱሳን አጥንቶች መገኘታቸውን ነገር ግን ወደ ሳጥኑ ታችኛው ክፍል ሲደረስ በአመድ የተሸፈነና በቱርኳይዝ የድንጋይ ማሰሪያዎች ባጌጠ ውድ ጨርቅ ስር ሁለተኛው ንብርብር መታየቱ፣ እዚያም የአራት ማዕዘን ቅርጽ ባለው ሰሌዳ ላይ በሮማን እና በጎይቲክ ፊደላት ሞኒካ የሚል ስም የተቀረጸበት ከነሐስ የተሰራ ሜዳሊያ አጠገብ የቅድስቷ ቅሪተ አካል ተቀምጦ እንደነበርም ተገልጿል። እነዚህ ውድ የሆኑ ቅሪተ አካላት እንደገና ተሰባስበው በጨርቅ ተጠቅልለው ከውስጥ በነሐስ በተሸፈነ እና የመታሰቢያ ጽሑፍ በተለጠፈበት አዲስ የነሐስ ሳጥን ውስጥ የተቀመጡ ሲሆን፣ ከዚህም ባሻገር በብፁዕ ካርዲናል ኦዴስ ካልቺ አማካኝነት በማሸጊያ ስም መታሸጋቸው መነኮሳቱና ካርዲናሉ ለቅድስቷ በዓል የሚዘመሩት መዝሙራት እየዘመሩ ሳጥኑን ወደ አዲሱ የቅድስት ሞኒካ ጸሎት ቤት በክብር ማዘዋወራቸው ተነግሯል። የሪሳ ሳጥኑ አረንጓዴ ቀለም በተቀባና በላዩም ላይ እዚህ የቅድስት እናት ሞኒካ አካል አርፏል የሚል ጽሑፍ ያለበት በንብረት ክዳን የተደረገበት ከፔፔሪኖ ድንጋይ በተሰራ ማቆያ ውስጥ የተቀመጠ ሲሆን ከመሰዊያው በላይ በአርቲስት ጆቫኒ ጎታርዲ የተሳለ አዲስ ስዕል መሰቀሉና የስዕል ማዶና ዴላ ሴንቱራ የተሰኘውና የሄርማቲያውያን ማኅበር ሰማያዊ ጠባቂ የሆነችው መቤታችን ቅድስት ድንግል ማርያም ቅዱስ ቀበቶ ለአጎስጢኒሲዮስና ለሞኒካ ስትሰጥ የሚያሳይ ሲሆን፣ ቅዱስ አጎስጢኒሲዮስ ሞኒካን ሕፃኑን አቅፋ በዙፋኑ ላይ ከተቀመጠችው ከመቤታችን ቅድስት ድንግል ማርያም ግራና ቀኝ ቆመው እንደሚታዩም ተነግሯል። የቅድስት ሞኒካ ቅዱስ አጽም ወደ ሮም መዛወር በማኅበሩ ዘንድ እንደ ልጅ የሚታይ አክብሮትን ከመግለጽ ያለፈ ትርጉም የነበረው መሆኑ የተነገረ ሲሆን፣ የማኅበሩ አባላት በመንፈሳዊ አባታቸውና እንዲሁም እናታቸው የነበረችውን ቅድስት ሞኒካ አጽም በኃላፊነት በመረከብ ራሳቸውን የሂፖ ቅዱስ አጎስጢኒዮስ ሕጋዊ ወራሾችና ልጆች አድርገው ለመላው ዓለም ማስተዋወቅ እንደቻሉና የማኅበሩ ቅድስትናል በመባል የተከበረችው ሞኒካ በተለይም እርሷን ለሚያከብሩ ሰዎች የሴትነት ቅድስና ፍጹም ምሳሌ በመሆን የከፍተኛ መንፈሳዊ አገልግሎትና አምልኮ ማዕከል መሆኗም ተገልጿል። በዛሬው ጊዜ በሮማው ባዚሊካ ውስጥ በሚገኘው መቃብሯ ፊት ለፊት የሚቆሙትና የራሳቸውን ልብ እንደ ስጦታ እንዲያቀርቡ የተጋበዙት ምዕመናን የጥንቷ ቤተ ክርስቲያን እናት የሆነችውን ብቻ ሳይሆን ለዘመናት እርሷን የማንነታቸው መሠረት አድርጎ የቆጠሩትን በእርሷም ጸሎትና እንባ አማካኝነት ወደ እምነት የመጣው ታላቁ አባት አጎስጢኒሲዮስን በመሳሰሉ ሰዎች ውስጥ የጸጋ ምንጭ ሆኖ ያገኙትን መንፈሳዊ ቤተሰብ ሕያው ልብ ያከብራሉም ተብሏል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ቅዱስ አጎስጢኖስ እንደሚያስተምረው ቤተ ክርስቲያን ለሁሉም ክፍት መሆን እንደሚገባ ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርብልናል።
1: ነሐሴ 22 ቀን 2018 ዓመተ ምህረት በሮም በሚገኘው የቅድስት ማርያም ጳጳሳዊ ባዚሊካ ውስጥ የሂፖን ጳጳስ ቅዱስ አጎስጢኒዮስን ለማሰብ በተዘጋጀው የመሥዋዕት ቅዳሴ ላይ ብፁዕ ካርዲናል ሮናልደስ ማክሪካስ ቤተ ክርስቲያንን በጥልቅ ይወድ የነበረውና እሷን በማገልገል ፈጽሞ ያልሰለቸውን እንዲሁም

0: ትን ከመፈለግ ፈጽሞ እንዳንሰለችና በክርስቶስ እንድንገኝ ወይም እርሱን እንድናገኝ እድል መስጠት እንደሚገባን ያስተምረናል ብለዋል። በጾ ካርዲናሉ እንደተናገሩት እርሱን እንደምሳሌ በመውሰድ የእግዚአብሔር ቃል የሚሰማበት ቅዱስ ቁርባን በእምነት የሚከበርበት ድሆች በደስታ የሚስተናገዱበት እንዲሁም ያንዳንዱ ሰው እንደተፈለገና እንደተወደደ ሊሰማው የሚችልበት ቤት ማህበረሰብና ቤተሰብ መሆን የምትችል ቤተክርስቲያንን ከእግዚአብሔር ልንለምን ይገባል ብለዋል። በበዓሉ ላይ የቅዱስ አጎስጢኒዮስ ማህበር ካህናትና ገዳማውያት እንዲሁም የቅዱስ አጎስጢኒዮስን ደንብ የሚከተሉ ማህበረሰቦች ውስጥ የሚገኙ ሴት መነኮሳት ብሎም ከተለያዩ የቅዱስ አጎስጢኒዮስ ማህበረሰቦችና ተቋማት ጋር ግንኙነት ያላቸው ምዕመናን የተገኙ ሲሆን በዝግጅቱ ላይ የተገኙት ሰዎች በቅዱስ አጎስጢኒዮስ ባዚሊካ የካህናት ማህበረሰብ የበላይ አለቃ በሆኑት አባ ፓስኳል ኮርሚዮ አቀባበል የተደረገላቸው ሲሆን ከክብረ በዓሉ አባላት መካከል ወንጌልን የሰበኩት የሐዋርያዊ ቤተ መቅደስ ጠባቂ አባ ብሩኖ ሲልቨስትሪኒ እንደሚገኙም ተነግሯል። በጾ ካርዲናል ማክሪካስ በዕለቱ ባሰሙት ቃለ ምዕዳን በወንጌልና በሌሎች የዕለቱ ምንባባት ላይ በማሰላሰል እነዚህ ምንባባት በአንድ ላይ የታላቁን የቤተ ክርስቲያን አባት መንፈሳዊ ምስል እንደሚያሳዩ በመግለጽ የመጀመሪያው የክርስቲያን ማህበረሰብ በእግዚአብሔር ቃል፣ በቅዱስ ቁርባን፣ በወንድማማችነትና በጸሎት የምትኖር ቤተ ክርስቲያን ተብሎ የቀረበበት የሐዋርያት ሥራ መጽሐፍ የቅዱስ አጎስጢኖስን ታላቅ የእረኝነት ጥልቅ ግንዛቤ በሚገባ ይገልጻል ብለዋል። ቅዱሱ ቤተ ክርስቲያን በጸጋ የተሰበሰበ ማህበረሰብ የሚገኝበት እንጂ እንደ መዋቅራዊ ወይም ተቋዋሚ ስብስብ ብቻ አድርጎ ፈጽሞ እንደማያስብ ጠቁመው ቤተ ክርስቲያን ውስጥ ሀብቱንና ሕይወቱን ለማካፈል የሚያውቅ ማህበረሰብ እንደሚገኝ ይናገር እንደነበርም አስታውሰዋል። ቅዱስ አጎስጢኒዮስ እውነትን በመፈለግ ሂደት ውስጥ በርካታ ጥናቶችን፣ ምርምሮችንና ውይይቶችን ማድረጉን እንዲሁም የጥርጣሬና የጭንቀት ቀናትን ማሳለፉን የገለጹት ብፁዕ ካርዲናል ማክሪካስ በመጨረሻም ክርስቶስን ባገኘበት ወቅት የክርስትና እውነት ማለት አንድን ሰው ማወቅ ብቻ በቂ ሳይሆን መውደድም እንደሚገባ መረዳቱን አስገንዝበዋል። ከዚህም በተጨባሪ ቅዱስ አጎስጢኒዮስ እምነትንና ምክንያታዊነትን ማዋሃድን የገለጹት ካርዲናሉ እርሱ የሚያስተምረን በእውቀትና በማስተዋል አማካይነት እግዚአብሔርን መፈለግ እንደምንችል፣ በተመሳሳይ ጊዜም በሚስጥራቱ ፊት በጉልበት ተንበርክከን ማምለክ እንደምንችል ነው ያሉ ሲሆን እኛም መማርን ትሑት ሆነን መቀጠል እንዲሁም እምነታችንን ሳናጎድል ጥያቄዎችን መጠየቅ እንችላለን ብለዋል። ጌታችን ኢየሱስ ክርስቶስ እንደ መልካም እረኛና ጠባቂ አድርጎ የሚቀርበውን የዮሐንስ ወንጌል የሂፖን ጳጳስ ቅዱስ አጎስጢኒዮስ በመጨረሻ ከደረሱበት መድረሻ ጋር ሊያያይዝ እንደሚቻል ያመላከቱ ሲሆን የጳጳሳዊ ባዝሊካ ዋና ካህን በርካታ መንገዶችን ከመረመሩ፣ ብዙ ድምፆችን ካዳመጡ እንዲሁም የባህልን፣ የፍልስፍናን፣ የሰው ልጆች ምኞትን ማራኪነት ከተለማመዱ በኋላ መልካሙና እውነተኛው እረኛ የሆነው ክርስቶስ ለልባቸው ሊሰጥ ከሚችለው ነገር ጋር ሊወዳደር የሚችል ምንም አይነት ድምፅ እንደሌለ መረዳታቸውን አስታውረዋል። ብፁዓን ጳጳሳት፣ ካህናትና እያንዳንዱ የቤተ ክርስቲያን አገልጋይ ወደ ክርስቶስ ሊያመለክቱ እንደሚገባ የገለጹት ብፁዕ ካርዲናል ማክሪካስ እነዚህ ሰዎች እውነተኛ አገልጋዮች የሚሆኑት ከክርስቶስ ጋር ተባብሮ ሲቆዩና ሰዎችን ወደ ራሳቸው ሳይሆን ወደ እርሱ ሲመሩ እንደሆነ ጠቁመው ቤተ ክርስቲያን ራሳቸውን የሚፈልጉ እረኞችን ሳይሆን ይልቁንም ወደ በሩ የሚያመለክቱና ክርስቶስ መንገድ፣ እውነትና ሕይወት እንደሆነ በራሳቸው ሕይወት አማካኝነት በተግባር የሚያሳዩ ሰዎች ያስፈልገዋታል ብለዋል። ብፁዕ ካርዲናል ማክሪካስ በመጨረሻም ምዕመናን ወደ ቅዱስ አጎስጢኒዮስ በመመልከት እንደ መኖሪያ ቤት፣ እንደ ማህበረሰብና እንደ ቤተሰብ መሆን የምትችል ቤተ ክርስቲያን እንዲኖራቸው እግዚአብሔርን እንዲለምኑ ያበረታቱ ሲሆን ብፁዕነታቸው የበዓሉ ማጠቃለያ ላይ የሂፖው ጳጳስ ቅዱስ አጎስጢኒዮስ ለሰላም በሚደረገው ጥረትና የእግዚአብሔርን ከተማ በመገንባት ሂደት ውስጥ የሰው ልጆችን እንዲያጅቡ ምዕመናኑን በመምራት ጸሎት አድርሰዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ነሐሴ 25 2018 ዓ.ም ዝግጅታችን ነው። ¶¶

ለን በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።